0: SBS, a world of difference. You're with SBS Amharic on mobile, online and on radio.
1: SBS Samarinya Garnut, mobile, online, radio.
2: የዛሬውን ስርጭታችንን የምናስተላልፍበት ምድር ለማዳዊ ባለቤቶችን አንስተን ዕውቅናን ልንቸር እንወዳለን። የኤስቢኤስ አማርኛ ፕሮግራም ለኩሊናገር ውራንቹሪ ወይ ውራንግ ሰዎች ለሁንና ቀደምት አረጋውያን አክብሮቱን ይገልጣል። እንዲሁም ዛሬ ስርጭታችንን ለምታደምጡበት ለአቦርጅናልና ቶረስ መሽመጥ ለሴት ምድር ለማዳዊ ባለቤቶች ዕውቅናን ይቸራል።
3: እና እስጥልን እንደምንላችኋል የተከበራችሁ አድማጮቻችን ከኤስቢኤስ ራዲዮ የአማርኛው ቋንቋ ዝግጅት ክፍል የረቡ ሰኔ 24 ቀን 2018 ዓ.ም ምረት የቀኑ ስርጭታችን ነው ጀምረናል። ዜናን አስቀድመን የአገርኛ ሪፖርትንና ቃለ ምልልስን እናቀርባለን። የአገርኛ ሪፖርት የሰሞኑን የአገር ቤት አንኳር ዜናዎችን አካቷል። በቃለ ምልልስ ክፍለ ጊዜም ከድምጻዊ ሚካኤል በላይነህ ጋር ያደረግነውን ክፍል ሁለት ቃለ ምልልስ ይዘን ቀርበናል። አብራችሁን በመሆን ተከታተሉን ዘንድ የአክብሮት ግብዣችን ነው። ከቀኑ ፕሮግራማችን ጋር አብሬያችሁ የምቆየው ማርታ ጸጋው ነኝ። በቅድሚያ ዜና

0: ዜናውን ከማሰማታችን በፊት ዋና ዋና ዜናዎቹን እናቀርባለን። ከዛሬ ጀምሮ በሚሊዮኖች የሚቆጠሩ ሰራተኞች የደሞዝ ጭማሪ ያገኛሉ። የተባበሩት መንግስታት ለፍልስጤማውያን ስደተኞች የሚሰጠው የእርዳታ ድጋፍ አደጋ ውስጥ መሆኑን አስጠነቀቀ። እንዲሁም በቴኒስ ዜና አውስትራሊያዊቷ ማይ ጆይንት ሰሪና ዊሊያምስን በዊምበልደን የመጀመሪያው ዙር በማሸነፍ ከጨዋታ ውጭ አደረገች የሚሉት የቀን ዋና ዋና ዜናዎቻችን ናቸው። ዜና በዝርዝር ከቀኑ ዜና ጋር ማርታ ጸጋው ነኝ። ከዛሬ ጀምሮ አነስተኛ ደሞዝ ሲከፈላቸው የቆዩ 2.8 ሰራተኞች በአዲሱ የበጀት ዓመት መጀመሪያ የደሞዝ ጭማሪ ያገኛሉ። በአገር አቀፍ ደረጃ አነስተኛ ደሞዝ በ6 በመቶ የሚጨምር ሲሆን በሰዓትም 26.44 ሆኗል። በዚህ መሰረት ዝቅተኛ የሚባለው የደሞዝ ክፍያ በ4.75 በመቶ ጨምሯል። የመንግስት አዲሱ የገቢ ግብር ቅናሽም ከዛሬ ጀምሮም ተግባራዊ ሆኗል። በዚህም ዝቅተኛው የገቢ ግብር መጠን ከ16 በመቶ ወደ 15 በመቶ ዝቅ ብሏል። ይህ ለዝቅተኛና መካከለኛ ገቢ ላላቸው ሰዎች መጠነኛ የግብር እፎይታን ያስገኛል። ቀጣሪዎች ከዚህ ጊዜ ጀምሮም የጡረታ መዋጮ ወይም ሱፐራኒዩሽን ክፍያን በየሩብ ዓመቱ ሳይሆን ከደሞዝ ክፍያ ጋር በአንድ ጊዜ መክፈል ይኖርባቸዋል። መንግስት ይህንን ፔይዴይ ሱፐር በማለት የሚጠራው ለውጥ ሰራተኞች የጡረታ ቁጠባቸውን በፍጥነት እንዲያሳድጉና ያልተከፈለ የጡረታ መዋጮን ለመቀነስ እንደሚረዳም ገልጿል። የገንዘብ ሚኒስትሩ ጂም ቻልመርስ እንዳሉት በዚህ ወቅት አውስትራሊያውያን የሚፈልጉት ይህን ነው።
1: The 1st of July is an especially important day. We cut taxes again. We boost wages.
0: July and betalay asfallagi qanno indegena gibrin inqannisallen demozin cemrallen yemikkefelbeten yewlid fiqadinim inarrazmallen yeturata mawwaqo waym superannuation bedemoz kifiyaqen indikkefelna adirgallen. እንዲሁም በነዳጅ ቀረጥ ላይ የተደረገውን ቅናሽ እናራዝማለን። ይህ አውስትራሊያን የሚፈልጓቸው የሚገባ የኑሮ ወጪ እፎይታ ነው ብለዋል። የአውስትራሊያ የገንዘብ ሚኒስትር ጂም ቻልመርስ ሁለት ወንዶች የጠቅላይ ሚኒስትሩን የግል የባንክ ሂሳብ ያለ ፍቃድ ተመልክተዋል የሚለውን ክስ እጅግ የሚያሳስብ ሲሉ ገልጸውታል። እድሜያቸው 21 እና 25 ዓመት የሆኑት ሁለቱ ተከሳሾች ማክሰኞ በሲድኒ የዳውኒንግ ሴንተር አካባቢ ፍርድ ቤት ቀርበዋል። የ21 ዓመቱ ተከሳሽ ያለ ፍቃድ የተከለከለን መረጃ በማየትና የግል መረጃን በማሰራጨት ተከሷል። የ25 ዓመቱ ደግሞ የተከለከለን መረጃን እንዲታይ ሁኔታዎችን በማመቻቸት ተከሷል። ከተከሳሾቹ አንዱ በኢዋይ የሂሳብ ምርመራና የሙያ አገልግሎት ድርጅት በውክልና ለኮመንዌልዝ ባንክ ይሰራ እንደነበረም ታውቋል። ኢዋይ ግለሰቡን በድርጅቱ ውስጥ እንዳይሰራ ማገዱን አረጋግጧል። ሁለቱም ተከሳሾች የዋስ መብታቸው ተጠብቆ የሚገኝ ሲሆን በነሐሴ 25 እንደገና ፍርድ ቤት እንደሚቀርቡ ተወስኗል። የተባበሩት መንግስታት ለፍልስጤማውያን ስደተኞች የሚቀርበው የእርዳታ ድጋፍ አደጋ ላይ መሆኑን አስጠነቀቀ። ለዚህም ዋናው የእርዳታ ተቋም 145 ሚሊዮን ወይም 100 ሚሊዮን የአሜሪካን ዶላር የገንዘብ እጥረት ስላጋጠመው ነው። የተባበሩት መንግስታት የፍልስጤም ስደተኞች ድጋፍና ስራ አስኪያጅ UNRWA እንደሚለው ይህ የገንዘብ እጥረት በጋዛ፣ በዌስት ባንክ፣ በዮርዳኖስ፣ በሊባኖስና በሶሪያ የሚሰጡ የትምህርት፣ የጤና እንክብካቤና የአስቸኳይ ጊዜ እርዳታ አገልግሎቶች ላይ አደጋ ጥሏል። ይህንን ማስጠንቀቂያ የተሰጠው በጋዛ ያለው ሰብአዊ ቀውስ አሁንም ከባድ ሆኖ በቀጠለበት ወቅት ነው። አብዛኛው የአካባቢው ህዝብ በአለም አቀፍ እርዳታ ላይ ጥገኛም ነው። የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬዝ እንዳሉት ኤጀንሲው በአሁን ወቅት በእርዳታ ተቋሙ ላይ የሚተማመኑ ሰዎችን እንደቀድሞ ማገልገል አልቻለም።
2: For generations, Palestine refugees have counted on UNRWA for registration, emergency assistance, and essential public services.
0: ለብዙ ትውልዶች የፍልስጤም ስደተኞች ለምዝገባ ለአስቸኳይ እርዳታና ለመሰረታዊ የህዝብ አገልግሎቶች UNRWM ሲተማመኑ ቆይተዋል። ነገር ግን የኤጀንሲው ሁኔታ ከጊዜው ወደ ጊዜ የበለጠ አሳሳቢ የሆነ ነው። በተለይ የፍልስጤም ግዛት ሁሉ ሰፊ ገደቦች ተጥለውበታል። እንዲሁም 100 ሚሊዮን የአሜሪካን ዶላር የገንዘብ እጥረት ያለበት በመሆኑ አሁን ያሉበትን ግዴታዎች መወጣት አልቻለም። የተባበሩት መንግስታት በደቡብ ሱዳን በአንድ የሰብአዊ እርዳታ ኮንቮይ ላይ የተፈጸመውን ጥቃት በርካታ የእርዳታ ሰራተኞች የተገደሉበት መሆኑን በማውገዝ ለጥቃቱ ተጠያቂ የሆኑ ሰዎች ለፍትህ እንዲቀርቡ ጠይቋል። የተባበሩት መንግስታት ቃል አቀባይ ስቴፈን ጃሪክ እንደተናገሩት የእርዳታ ኮንቮዩ ለእርዳታውን ወደ ጆንግሌ ግዛት እያጓጓዘ ነበር። በዚያ ለወራት የዘለቀው ግጭት ከ300,000 በላይ ሰዎችን ከመኖሪያ ቀያቸው አፈናቅሏል።
3: We are deeply saddened by the killing of 5 humanitarian workers whose convoy operated by a local partner was ambushed yesterday in Duke County in Jonglei State.
0: ትላንትና በጆንግሌ ግዛት በዱቅ ቀበሌ በአካባቢው ጋር በመተባበር የሚተዳደረውን የሰብአዊ እርዳታ ኮንቮይ በደፈጣ ጥቃት ተመቶ 5 የእርዳታ ሰራተኞች በመገደላቸው እጅግ አዝነናል። ሌሎች 4 ሰዎች ቆስለዋል። እንዲሁም በርካታ ሲቪሎች መገደላቸው ወይም መቆሰላቸው ተነግሯል። ኮንቮዩ የሰብአዊ እርዳታ ተሽከርካሪ መሆኑ በግልጽ ምልክት ተለይቶ ይታወቅ ነበር። በሰብአዊ እርዳታ ሰራተኞች ላይ የሚፈጸመው ጥቃት ፈጽሞ ተቀባይነት የለውም። ዓለም አቀፍ የሰብአዊ ሕግንም ይጥሳል። ጥቃቱ በፍጥነት እንዲመረመርና ይህ አሰቃቂ ጥቃትን የፈጸሙ ሰዎች ተጠያቂ እንዲሆኑ እንጠይቃለን ብለዋል። የተባበሩት መንግስታት እንደሚለው ከዚህ አመት ጀምሮ በደቡብ ሱዳን ለተቸገሩ ማህበረሰቦች እርዳታ በማድረስ ላይ ያሉ 29 የሰብአዊ እርዳታ ሰራተኞችና ተቋራጮች ተገድለዋል። አንድ የሰብአዊ መብቶች ኮሚሽን ሪፖርት በአውስትራሊያ ነባር ነዋሪዎች ላይ የሚደርሱ ስርዓታዊ ኢፍትሃዊነቶችን ለማስቋም ከቃላት ይልቅ መብቶችን ማክበር ያስፈልጋል ሲል ተናገረ። የማህበራዊ ፍትህ ሪፖርቱ እንዳሳየው ከፍተኛ የእስር መጠን፣ ደህንነቱ የተጠበቀ መኖሪያ ቤት፣ የጤና እንክብካቤና ትምህርት እኩል ተደራሽነት አለመሆንና ሌሎች በርካታ ጉዳዮች አስቸኳይ ትኩረት እንደሚያስፈልጋቸው አመልክቷል። ከ1600 በላይ የአቦርጅናልና የቶረስ ስትሬት ደሴቶች ተወላጆች ልምድ ላይ በመነሳት የተዘጋጀው ሪፖርት ዘረኝነትን የእኩልነት ዋና እንቅፋት መሆኑን ገልጿል። ሪፖርቱ 25 ምክረ ሐሳቦችን ይዞ የቀረበ ሲሆን ከሁለት አመታት በፊት የቀረበውን ብሔራዊ የጸረ ዘረኝነት ማዕቀፍ በፍጥነት ተግባራዊ እንዲሆንና ብሔራዊ የሰብአዊ መብቶች ህግ እንዲወጣም ጠይቋል። የአቦሪጅናልና የቶረስ ስትሬት ደሴቶች ተወላጅ የማህበራዊ ፍትህ ኮሚሽነር ኬቲ እንዳሉት በአስቸኳይ መወሰድ ያለባቸው እርምጃ አሉ ብለዋል።
4: Making sure that we're meeting the commitments and obligations that we've signed up to in international treaties, making sure that human rights protections are in place for all Australians, not just Aboriginal and Torres Strait Islanders.
0: በዓለም አቀፍ ስምምነቶች የገባናቸውን ግዴታዎችና ቃል ኪዳኖች መፈጸማችንን ማረጋገጥ እንዲሁም የሰብአዊ መብት ጥበቃ ለሁሉም አውስትራሊያውያን እንጂ ለአቦርጅናልና ለቶረስ ስትሬት ደሴቶች ብቻ ሳይሆን ለሁሉም ዜጎች እንዲኖሩ ማድረግ አስፈላጊ ነው። ምክንያቱም ማንኛውም አውስትራሊያዊ በአንድ ድንገተኛ ክስተት ብቻ መብቱ ሊጣስ በሚችልበት ሁኔታ ውስጥ ሊገኝ ይችላልና። ወደ ስፖርት ዜና ስናልፍ አውስትራሊያዊቷ ማያ ጆይንት በዊምብልደን የመጀመሪያ ዙር ጨዋታ የ23 ጊዜ የቴኒስ ታላቅ ጨዋታን ማሸነፏንና ጨዋታ ዋንጫ አሸናፊና የዓለም ቁጥር 1 ተጫዋች የነበረችው ሳሪና ዊሊያምስን 6-3 6-7 6-8 በሆነ ውጤት አሸንፋለች። አሜሪካዊቷ ሳሪና ዊሊያምስ ከተላላቁ ውድድሮች ከራቀች ከአራት ዓመት በኋላ በዋይልድ ካርድ ግብዣ ስትመለስ ከፍተኛ ትኩረት ተሰጥቷት የነበረ ቢሆንም የ20 ዓመቷ ጆይንት ባጭሩ እግሯን ቀጭታባታለች። እንዲሁም ወደ እግር ኳስ ዜና ስናልፍ የኮንጎ ዲሞክራቲክ ሪፐብሊክ ቡድን ዛሬ ከእንግሊዝ ጋር ለሚያደርገው ጨዋታ እየተዘጋጀ ነው። የቡድኑ አሰልጣኝ ጨዋታው አስቸጋሪ ቢሆንም ማሸነፍ የማይቻል ግን አይደለም ብለዋል።
5: We of course respect this England team, which is made up of very great players, but we also have our own strengths to bring forward tomorrow. As usual, my team will be full of determination and will defend the colors of Congo with our abilities, our strengths, and our motivation.
0: በርግጥ በታላላቅ ተጫዋቾች የተሞላው የእንግሊዝ ቡድንን እናከብራለን። ነገር ግን እኛም ነገ ወደ ሜዳው የምናመጣቸውን የራሳችን ጥንካሬዎች አሉ። እንደተለመደው ቡድኔ በቁርጠኝነት የተሞላ ነው። የኮንጎን ቀለማት በችሎታችን በጥንካሬያችንና በተነሳሳሽነታችን እንከላከላለን። ምክንያቱም በጥሎ ማለፍ የእግር ኳስ ጨዋታ ውስጥ ማንኛውም ነገር ሊከሰት ይችላል ብለዋል። በዚሁ በዛሬው ዕለት በአውስትራሊያ ዋና ዋና ከተሞች ስላለው የአየር ጠባይ ስንመለከት ፐርስ ዝናባማ 17 ዲግሪ ሴንቲግሬድ፣ አድላይድ ጥቂት ዝናብ ሊኖር ይችላል 16፣ ሜልበርን ዝናብ ሊጨምር ይችላል 17፣ ሆባርት በከፊል ደመናማ 15 ዲግሪ ሴንቲግሬድ፣ ካምብራ ዝናብ ሊኖር ይችላል 16፣ ሲድኒ ጥቂት ዝናብ ይኖራል 23 ዲግሪ ሴንቲግሬድ፣ ወሎንጎግ ዝናብ እየጨመረ ይሄዳል 21፣ ኒውካስል አብዛኛውን ጊዜ ፀሐያማ ይሆናል 22፣ ብሪስበን በአብዛኛው ፀሐያማ 23፣ ኬንስ በአብዛኛው ፀሐያማ 27፣ እንዲሁም ዳርዊን ዝናቡ ሊጨምር ይችላል 30 ዲግሪ ሴንቲግሬድ። እንዲሁም በመዲናችን በአዲስ አበባ በዛሬው ዕለት ከፍተኛ 24 ዝቅተኛው 14 ዲግሪ ሴንቲግሬድ ይጠበቃል። የቀኑ ዜና በዚያው በቃ።

0: SBS is Australia's most trusted multilingual broadcaster. Our listeners are loyal, highly engaged, and have supported countless local businesses. We offer advertising packages for businesses of all sizes. Our experienced sales team will guide you through the process of owning a great campaign. Bring your own ad or have our production team make you something in one of our 68 languages. Start the conversation with your new audience today. Email sales@sbs.com.au.
1: አድማጮቻችን በማስከተል የምናቀርበው የአገርኛ ሪፖርት ነው። እነሆ
2: አገርኛ ሪፖርት።
3: የኢትዮጵያ ሀገራዊ ምክክር ጉባኤ ከሐምሌ 8 ጀምሮ በአዲስ አበባ ይካሄዳል ተባለ። ሀገር አቀፉ የሀገራዊ ምክክር ኮሚሽን ከሐምሌ 8 2018 ዓ.ም ተመረጀ ጀምሮ ሀገራዊውን የምክክር ጉባኤ በአዲስ አበባ በአዲስ ኢንተርናሽናል ኮንቬንሽን ማዕከል እንደሚያካሂድ አስታውቋል። ኮሚሽኑ ይህንን ያስታወቀው ሰኔ 5 ቀን 2018 ዓ.ም ተመረጀ በሸራተን አዲስ ሆቴል ለጋዜጠኞች በሰጠው መግለጫ ሲሆን የዋና ኮሚሽነር ፕሮፌሰር መስፍን አራያ እንዳስታወቁት ጉባኤው በመዲናዋ 15 ቀናት ያህል ይካሄዳል። ጉባኤው ከ4000 በላይ ጉባኤተኞች ከሁሉም የሀገሪቱ ክፍሎችና ከሁሉም ከተማ አስተዳደሮች ይሳተፉበታል ብለዋል። በዚህ ጉባኤ ወቅትም በተለያዩ ክልሎች በህዝብ የተመረጡ አጀንዳዎች ላይ የመጨረሻ ውይይትና ምክክር እንደሚካሄድ ነው የተገለጸው። በጉባኤው የሚነሱ ዋና ዋና ጉዳዮች መካከልም የህገ መንግስት ማሻሻያ፣ የማንነት ጥያቄዎች፣ የክልሎች ድንበር አከላለል፣ ፍትሃዊ የኢኮኖሚ ተጠቃሚነት እንደዚሁም ከብሔራዊ ሰንደቅ ዓላማ ጋር የተያያዙ ጉዳዮች መሆናቸው ተገልጿል። ኮሚሽኑ እስካሁን በተካሄደው ምክክር ሂደት 1234 ወረዳዎች ተሳታፊ መሆናቸውን ገልጾ ይህም በአጠቃላይ 93% የሀገሪቱን አካባቢዎች ይሸፍናል ብሏል። ኮሚሽኑ በተጨማሪም ለጉባኤው ተሳታፊዎች ቅድመ ዝግጅት እንዲያደርጉ ጥሪ ያቀረበ ሲሆን እስካሁን በሂደቱ ያልተሳተፉ አካላትም በቀረ ሂደት እንዲቀላቀሉ ኮሚሽኑ ዝግጁ መሆኑን አክሎ ገልጿል። ኢትዮጵያና ናይጄሪያ የእስረኞች ዝውውር ስምምነት ተፈራረሙ። ኢትዮጵያና ናይጄሪያ በሁለቱ ሀገራት ውስጥ የተፈረደባቸውን ዜጎች የቀረበባቸውን የእስር ጊዜ በትውልድ ሀገራቸው እንዲያጠናቅቁ የሚያስችል የእስረኞች ዝውውር ስምምነት ተፈራርመዋል። ስምምነቱ በሁለቱ ሀገራት ህጎችና ዓለም አቀፍ ድንጋጌዎች መሰረት በፍጥነት ወደ ተግባር እንዲገባ መስማማታቸውን የተገለጸው። በዚህም መሰረት በአንዱ ሀገር የተፈረደበት ዜጋ በተወሰኑ ቅድመ ሁኔታዎች መሰረት ወደ ትውልድ ሀገሩ ተዛውሮ የቀረውን ቅጣት ሊያጠናቅቅ ይችላል። ስምምነቱን የኢትዮጵያ ፍትህ ሚኒስትሯ ሃና ራስላሴና የናይጄሪያ አቻቸው ላቲፍ ሀግሜ የተፈራረሙት ሲሆን የፊርማ ስነ ስርዓቱም በሁለቱ ሀገራት የውጭ ጉዳይ ሚኒስትሮች መሪነት ተካሂዷል። የናይጄሪያ ውጭ ጉዳይ ሚኒስቴር እንዳስታወቀው ስምምነቱ በሰብአዊነት፣ በፍትህና በዓለም አቀፍ ትብብር መርሆች ላይ የተመሰረተ ሲሆን ታራሚዎች ከቤተሰቦቻቸው ከቋንቋቸውና ከባህላቸው ጋር በቅርበት በመኖር ወደ ማህበረሰብ እንዲመለሱ የሚያግዝ ነው ብሏል። እንደ ናይጄሪያ መገናኛ ብዙሃን ዘገባ ከሆነ ስምምነቱ ተግባራዊ ሲሆን ከ100 በላይ ናይጄሪያውያን እስረኞች ተጠቃሚ ሊሆኑ ይችላሉ። ኢትዮጵያ ከዚህ ቀደም ከደቡብ አፍሪካ፣ ቻይና፣ ብራዚልና ሌሎች ሀገራት ጋር ተመሳሳይ የእስረኞች ዝውውር ስምምነቶችን ማጽደቋ ይታወሳል። የአድዋ ድል በዓል በአሜሪካ እንዲከበር ተወሰነ። የጥቁሮች ሁሉ ድል ተደርጎ የሚወሰደው የአድዋ ድል በዓል በአሜሪካ በይፋ እንዲከበር በሕግ መወሰኑ ተሰምቷል። በአሜሪካ ፔንሲልቫኒያ ግዛት የሕዝብ ተወካዮች ምክር ቤት የአውሮፓውያኑ መጋቢት 2 በግዛቱ የአድዋ ድል መታሰቢያ ቀን እንዲሆን የቀረበን የውሳኔ ሐሳብ በከፍተኛ ድምፅ አጽድቋል። ይህ ኤችአር 441 የተሰኘ የውሳኔ ሐሳብ የጸደቀው ባለፈው ሳምንት በግዛቲቱ የሕዝብ ተወካዮች ምክር ቤት በተደረገ የድምፅ አሰጣጥ ስነ ስርዓት ነው። በአሜሪካ የግዛቶች ምክር ቤት አሰራር መሰረት ይህ ውሳኔ በግዛቲቱ የሕግ መዝገብ ላይ የአድዋ ድል በይፋ እውቅና ያገኘበት ታሪካዊ ሰነድ ሆኖ በቋሚነት ይቀመጣል። የአውሮፓውያኑ ማርች 2 ቀን 2026 የ130ኛ የአድዋ ድል ቀን ሆኖ በፔንሲልቫኒያ ግዛት እውቅና እንዲሰጠው የሚደነግግ ነው። ውሳኔው በሪፐብሊካንና በዴሞክራቲክ ፓርቲ እንደራሴዎች በተሰጠ 195 ከፍተኛ የድምፅ ድጋፍና በ6 ተቃውሞ ብቻ ነው የጸደቀው። ረቂቁ የቀረበው ከወራት በፊት ቢሆንም የምክር ቤቱን የውስጥ አሰራሮች አልፎ ውይይቶች ተደርገውበት ከቆየ በኋላ የውሳኔ ድምፅ የተሰጠበት ግን ባለፈው ሳምንት ነው። በሳውዲ አረቢያ ለእስር ተዳርገው የነበሩ 1655 ኢትዮጵያውያን የፍርድ ሂደታቸው ተቋርጦ የምህረት አዋጅ ተጠቃሚ መሆናቸውን የውጭ ጉዳይ ሚኒስቴር አስታወቀም። በሪያድ የሚገኘውን የኢትዮጵያ ኤምባሲና በጅዳ የሚገኘውን ቆንስላ ጽህፈት ቤት በማስተባበር በተደረገ ከፍተኛ ዲፕሎማሲ የተሳካ መሆኑንም አክሎ ገልጿል። ሚኒስቴሩ በሳውዲ አረቢያ ቀሪ ዲፕሎማሲ ጥረት የሚሹ ጉዳዮችን በቅርበት እየተከታተለ መሆኑን የጠቆመ ሲሆን ህብረተሰቡ ህገወጥ የሰዎች አዘዋዋል ሪፖርቶች በማህበራዊ ሚዲያና በተለያዩ መንገዶች ከመያሰራጫቸው የሐሰት ማታለያዎች ራሱን እንዲጠብቅ ማሳስቧል። አዲሱ የኢትዮጵያ የተሽከርካሪ ሰሌዳ ከሰኔ 4 ቀን ጀምሮ መሰጠት ጀመረ። አዲስ አበባ ከተማ አስተዳደር አሽከርካሪና ተሽከርካሪ ቁጥጥር ባለስልጣን ዋና ስራ አስኪያጅ ዘገየ በላይነ እንዳሉት ሰሌዳው ሀገራዊ ይዘት ያለው ፎርጂድ የማይደረግና ስርቆትን የሚከላከል እንደዚሁም ኢቲኤች የሚለውን ዓለም አቀፍ ኢትዮጵያዊ ኮድ የያዘ ነው ተብሏል። መጀመሪያው ሰሌዳ በካ ቅርንጫፍ የተሰጠ ሲሆን በአዲሱ አሰራር ተሽከርካሪው እስኪወገድ ድረስ ያገለግላል ተብሏል። በትራንስፖርት ና ሎጂስቲክስ ሚኒስቴር ያገልግሎት ዘርፍ ቁጥጥር አማካሪ አቶ አሰፋ ሐዲስ በበኩላቸው በብዙሃን ትራንስፖርትና በግል ተሽከርካሪዎች ሰሌዳ ዋጋ ላይ ልዩነት ይኖራል ብለዋል። በከተማዋ ከ800,000 በላይ ተሽከርካሪዎች ሲኖሩ ይህ የለውጥ ሂደት በአዲስ አበባ ከተጀመረ በኋላ በሌሎች ክልሎች እንደሚሰፋም ታውቋል። ዋጋው ከ56,000 ብር በላይ መጠየቁ ግን በብዙሃን ዘንድ ትችት እያስተናገደ ነው። በመጨረሻም በኢትዮጵያ ሴት አረጋውያን ጾታዊ ጥቃት የደረሰባቸው ነው ተባለም። ሴት አረጋውያን በቤተሰብ አባል በዘመድና የቅርብ ባሏቸው ሰዎች አማካይነት ጾታዊ ጥቃት እየተፈጸመባቸው እንደሚገኝ የአዲስ አበባ አረጋውያን ማህበር ገልጿል። የአዲስ አበባ አረጋውያን ማህበር የኦዲት ሰብሳቢና የአቃቂ ቃሊቲ ክፍለ ከተማ የአረጋውያን ማህበር ፕሬዚዳንት አቶ ንጉሴ ደግፌ ለሪፖርተር ጋዜጣ እንደተናገሩት ሴት አረጋውያን ላይ ከሚደርሱ ጥቃቶች መካከል ያስገድዶ መድፈር፣ የሀብት ዝርፊያና ሌሎች የሞራልና የስነልቦና ጥቃቶች ይጠቀሳሉ። በቁጥር የተደገፈ ባይሆንም አረጋውያን ከወጣቶች በላይ በተለይ በቤተሰብና የቅርብ በሚሏቸው ሰዎች ጾታዊ ጥቃት እያስተናገዱ ይገኛል ብለዋል። ደረሰባቸውንም ጥቃት ወደ ህግ አካል ለመውሰድ ሀፍረትና ውርደት ስለሚመስላቸው በደላቸውን አምቀው ይዘው መኖርን ይመርጣሉ ሲሉ ገልጸዋል። አቶ ንጉሴ እንደተናገሩት ጥቃት የደረሰባቸው አብዛኞቹ አረጋውያን በልጄ ወይም በቅርብ ሰው ጥቃት የተፈጸመብኝ ነው ብለው ለመናገር አይደፍሩም። በዚህ ምክንያት ጥቃት የተፈጸመባቸው አረጋውያን ከሰው ሸሽተውና ተደብቀው ለመኖር ተቀዳሚ ምርጫቸው እያደረጉ ይገኛል ብለዋል። እናቶች ወልደውና አሳድገው አገር የሚያቀኑ ልጆች አፍርተው እውቀትና ጉልበታቸውን ለሀገር አበርክተው በስተርጅና ዘመናቸው ይህ ድርጊት ሲፈጸምባቸው የሚደርስባቸው የሞራል ውድቀት ከፍተኛ ነው ማለታቸውን ሪፖርተር አክሎ ዘግቧል። በመሆኑም እየጨመረ የመጣው የአረጋውያን ጥቃት ለመከላከል ማህበረሰቡ ከፍትህና ከህግ አካላት ጋር ተቀናይቶ መስራት ይኖርባቸዋል ብሏል። ጾታዊ ጥቃት የተፈጸመባቸው አረጋውያን ለፊስቱላና ለማህፀን በሽታም ተጋላጭ ናቸው ተብሏል። ሄልፕ ኤጅ ኢትዮጵያ በተለያዩ ጊዜያት ባደረገው ጥናት ሴት አረጋውያን ላይ ጾታዊ ጥቃት በከፍተኛ ደረጃ በመፈጸም ላይ እንደሚገኝ ማረጋገጡን ሪፖርተር አክሎ ዘግቧል። በኢትዮጵያ ከ7 ሚሊዮን በላይ አረጋውያን ይኖራሉ ተብሎ እንደሚገመት ከነዚህም 90% የሚሆኑት በከፋ ድህነት ውስጥ የሚገኙ መሆናቸውንም ዳይሬክተሩን ጠቅሶ ዘገባው አክሎ ገልጿል።
2: ሀገርኛ ሪፖርት sbs.com.au/amharic የርሶ የኦንላይን ቤት ያድርጉት። ወቅታዊ ዜናዎች፣ ወቅታዊ ጉዳዮችና መዝናኛን ከsbs.com.au/amharic ያግኙ። SBS አማርኛን ማድመጥ ያስደስቶታልን? ወጎን በፌስቡክ ገጻችን ይከተሉ፣ ላይክ አድርጉን፣ አታዮችንም ያጋሩን። SBS አማርኛ በፌስቡክ
0: ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት sbs.com.au/amharic ይጎብኙ። አድማጮቻችን፣ ከድምጻዊ ሚካኤል በላይነህ ጋር የጀመርነውን ቃለ ምልልስ በክፍል 2 እንመለሳለን ባልነው መሰረት እነሆ ይዘን ቀርበናል። የመንደርደሪያ ጥያቄያችንም
1: የሙዚቃ ባለሙያዎችና ማህበራዊ ኃላፊነታቸው ላይ ያተኮረ ነው። እነሆ ሙዚቀኞች ማህበረሰብን በመቅረጽ ትውልድን በመቅረጽ ከማዝናናት ባሻገር ያላቸው አስተዋጽኦ ምንድን ነው?
4: ይሄ ከባድ ጥያቄ ነው። ምክንያቱም ሙዚቃ እንደ ማንኛውም ሙያ የራሱ ባህሪ አለው፣ የራሱ ስርዓት አለው። ከዛም ውጪ ሙያ ነው። ስለዚህ በዛ ውስጥ ያለ ሰው እንደ ሰውየው ባህሪ፣ እንደ ሰውየው ማንነት የተለያየ አይነት ኃላፊነትን የመወጣት ተግባር ሊኖረው ይችላል። አሁን ለምሳሌ አንድ ሐኪም ሆኖ የሚያስተምር ይኖራል፣ ጠንቃቃ አለ፣ በዛውም ደግሞ የሚጠጣ አይነት ሊኖር ይችላል። እንዲሁም በሙዚቃው ላይ እንደዚሁ የተቃራኒ አይነት ባህሪ ያላቸው ሰዎች ሊኖሩ ይችላሉ። ግን ሙዚቃው ላይ ትልቁ ነገር ምንድን ነው? እውቅና የሚባል ነገር አለ። ስለዚህ እውቅናው ራሱን የቻለ ትልቅ እዳ ነው። ለእኔ እውቅና ማለት እውቅናና የባንክ ብድር አንድ ነው እላለሁ። በስነ ስርዓቱ ካልተጠቀምሽበት ያከስራል። ስለዚህ የሶሻል ሪስፖንሲቢሊቲው ላይ የተሻለ ስራ ብንሰራ ጥሩ ሊሆን ይችላል ብዬ አስባለሁ። ግን ያ ምንድን ነው? ከራስ ከአንዱ ከዛው ከሰውየው ከሙዚቀኛው ሁኔታ የሚመነጭ እንጂ የተለየ ሪስፖንሲቢሊቲ ይኖርብናል የሚል እሳቤ የለኝም። ግን እንደ ሙያ አሁን ለምሳሌ ስንሰራ ተጠንቅቀን አሁን ማህበረሰቡ የሚያከብረውን ቃላት ግጥሞች ላይ፣ ዜማ ላይ፣ አለባበስ ላይ በተቻለ መጠን እንደውም ጥሩ ነው። እኛ ሀገር ባይ ነኝ ይሄ የምዕራባዊው ተጽዕኖ ብዙም አልገባብንም። ምክንያቱም ባህላችንም ሰፊ ነው። ስለዚህ በየባህሉ ያለው ሙዚቃ ስራ እስካሁን በማየው በጥንቃቄ እና በተቻለ መጠን በስርዓት እየተከናወነ ያለ ነው።
1: ለምን ለማንሳት አስቤ መሰለ፣ ምናልባት ሙዚቃዎቻችን የሚጻፉት ጽሁፎች በተለይ በሴቶች ላይ ዝቅ የሚያደርጉ ወይም ደግሞ በ15 ዓመቷ ትገኝ በነበረች አይነት ሙዚቃ፣ አሁን እሱ ባህላዊ ዘፈን ነው፣ ግን በህግ አንጻር ሲታይ ትክክል አይደለም። ሴት ልጅ ገና ሳትደርስ ሌላ ነገር ላይ እንድትሄድ የሚያነሳሳ የሴት ልጅ መብት እንዲነካ የሚሉ አይነት ነገሮች አሉ። ወይም ደግሞ ማህበረሰብን ሊሳደቡ የሚችሉ ቃላትን በሴት ላይ ብቻ ላይሆን ይችላል በአጠቃላይ ና የሚሉትን ማለቴ ነው። ና አንተ በሙዚቃዎችን ስትሰራ ቃላት አመራረጥህ ላይ ቆም ብሎ ማሰብ የለም? ሁለት ሶስት ያስበው የመስራቱ ላይ አንተ የምትወስዳቸው ጥንቃቄዎች ምንድን ናቸው?
4: ጥሩ፣ አሁን ፎከስድ ነው ጥያቄው። እኔ በዚህ አንጻር ከመጀመሪያው ከአንተ ጎዳና አልበም ጀምሮ እንደ አቋም እንደውም ምንም አይነት ይሄ ኔጌቲቪቲ የሌለው ሀሳብ እንዲሆን ነበረ ጥረቴ። ግጥሞችንም ስሰበስብ እኔ ዜማ ነው የምሰራው፣ ግን ግጥም ላይ በጣም ኢንቮልቭድ ነኝ። በጣም ነው ማስተካከላቸው። ቃላቶችን አስተካክላለሁ ብዙ፣ ግን አስተካክዬ ዝም ብዬ በራሴ ፈቃድ አላወጣው፣ መልሼ ለገጣሚው ይሁንታውን እጠይቋለሁ። በዚህ መልኩ ብሄድ ጥሩ ነው እና እነሱ የቃላቱ ፍሰት ስላላቸው እንደውም አሳምሮ ይሰጡኛል እና በጣም በጥንቃቄ ነው የምሰራው። እንደውም በጣም ሴት ታሞግሳለህ እባላለሁ እና አይ ይገባቸዋል እላለሁ። እና ፍቅርም ራሱ ለምሳሌ መለያየትም ቢሆን እንደ ስቄ ሸኝሻለሁ። ለምሳሌ የዚህኛው አልበም ላይ አንተ ሰጊያለሽ የሚል ርዕስ ይሰጠነዋል እና አሁን እሱ ግጥሙን ሲሰጠኝ በጣም ነው የወደድኩት ሀሳቡን። ግን ምን ሆነ ትንሽ ወሬኛ የሚያስደርግ ፓርት ነበር። አያወደኝም ብለሽ ትሰጊያለሽ አሉ የሚለው መጀመሪያ ላይ አያወደኝም ብለሽ ታወሪያለሽ አሉ ነበር የሚለው። ስለዚህ ይሄ በጣም ወሬኛ ነሽ ነገር ነው። ከዛ ውጭ እኮ ቦዲው ላይ ያለው እንትን በጣም ደስ የሚል ነው። ግን አይ ይሄ ትሰጊያለሽ አገላለጽ ችግር ነው እንጂ እንደማይጠላት ልጅቷን እንድትተማመን እንዲህ እንዴት እንደዚህ ታዋሪያለሽ ነገር ነው ሀሳቡ። ስለዚህ ታዋሪያለሽ የራሱ የሆነ ኔጌቲቭ ስላለው ትሰጊያለሽ ቢሆንስ እንደ በጣም ደስ ይለኛል አለ ገጣሚው። ስለዚህ አይወደኝም ብለሽ ትሰጊያለሽ አሉ ወደሚል ተቀየረ። እንደዚህ በጣም ኢምፓወር የሚያደርጉ ቃላቶች ላይ ነው እንደውም የምንሰራው።

ገጣሚዎቹም ሰመርጥም በቃ የተወሰኑ ገጣሚዎች ነው ያሉኝ። በጣም ተመካክረን ነው የምንሰራው። ስለዚህ በዛ ጉዳይ ላይ አላፊነቴን በብቃት የተወጣ ይመስለኛል። ክላንዳን ሲገር ምሻለን እኔ ይሄንን ላለው እንጂ ምንድነው ደሞ ሶሳይቲ ውስጥ የሚፈልገው ማህበረሰብ ውስጥ አለም ሲባሁኑ አልበሜ በጣም ትልቅ ተሰሚነት አሁን ወደ 8 ሚሊዮን በኦዲዮ ብቻ እየደረሰ ያለው እንዴት የሚለው ነው። እንዴት ኃይሌ እንዴት ተዋልልም የሚል እሷውን ኔጌቲቭ ነገር አለው እና ግን በጣም ሪስፖንድ አርጓል ሶሳይቲው ላይ። ስለዚህ በጣም ይሄ እንደ ህይወት ብዙ አይነት ነው መልከ ብዙ ስለሆነ እኔ ይህንን ለመስፈን ቢመርጥም ሌላው ደግሞ ሌላ አይነት ቢመርጥም እያንዳንዱን ሰው ልቦና የሚነካ ነገር እስከሆነ ድረስ ብቻ በጥንቃቄ እና አንቅድም እንዳልሽው ወደ ሌላ አይነት ነገር የማይገፋፋ እስከሆነ ድረስ እኔ እስካሁን በእውነት በጣም በሚጎዳ መልኩ የተነገረ ነገር እኛ ሀገር ይህን ያህል አለ ብዬ አላስብም። ውጮች እኮ የትና የታፈው ሄደው በጣም የሚያሰቅቅ ደረጃ ላይ ነው ያሉት እና በሱ አንጻር ሰላም

0: ሌላው ግጥምን አልገጥምን ብለኸኛል። ዜማን ነው የምትሰራው? ምን አይነት መቼቶች ናቸው? ምን አይነት ሁኔታዎች ናቸው ዜማን እንድትፈጥር የሚያበረታቱ?
1: አንደኛ የሚገርምሽ ዜማ አሁን ለምሳሌ አሁን ሰሞኑን ሌላ አይነት ስሜት ላይ ነኝ እና ልክ አይምሮዬን ዜማ አምጣ ብለው አያመጣም እና ልክ ዜማ ሰርቼ የማቁሎ አይመስለኝም። እንደዛ አይነት ስሜት ከዛ ምን ይሆናል ዜማ ስቲል ስራ ብዬ ወይም ደግሞ ወደ ሙዚቃው ስብስብ ባረግና ራሴን ጸጥ ያለ ኪቦርድ አለኝ ከዛ ሙዚቃ ሰማለው ምን ላለው ብቻ ቡና ጠጥ ምንድነው እዛው ሁኔታ ላይ ራሴን አቆየዋለሁ። ወይ ራሴ ስቱዲዮ አለኝ እና ዲስትራክሽን ብዙ አይፈልግም እና ዝብ ራሴን አነካካለው ፒያኖውን ኪቦርዱን እና በመሃል ብዙ ጊዜ የሚገርምሽ ልክ አሁን ይሄንን እዚህ ስሜት ውስጥ መግባት ሲጀምር አይምሮዬ እየተዘጋጀ ይመጣል ዜማ እንትን ለማለት እና በጣም ብዙ ጊዜ ሌሊት ነው የሚቀሰቅሰኝ እና ስነቃ ከዜማ ጋር ነቃለሁ እና ቶሎ መያዝ አለብኝ ቶሎ እና
0: እንዴት ነው
1: የምትይዘው? ቀርጸዋለሁ የድሮዎቹ አይ ቲንክ ይጽፋሉ ይመስለኛል። ይጽፋል እንዴ? በደንብ ቋንቋ ነው እኮ። በስታፍ በደንብ እንትኑን ይጽፋል።
0: እንደ ሾርታንድ ነገር
1: በደንብ ይጽፋል። አለ ኖት አለ አይደል? አሁን ግን ቴክኖሎጂው እንትን ስላለ በሞባይልም በምንም ግን ስቱዲዮ በአብዛኛው ቤቴ አቅራቢያ ነው ማድረጉ ለመኝታ ቤቴ ሄድና ቶሎ ቁጭልና እሱን ሬጅስተር አረግና ከዛ ጥሩ ይሁን አይሁን አላቀውም። በኋላ ስሜቱ ከረዘመልኝ ዝቤ ቀጥሏለሁ። አንዳንዴ ያቆማል። ሲያቆም በቃ አንድ የሆነ ቨርስ ነገር ካገኘው ጥሩም ሊሆን ይችላል። ስለዚህ ተመልሼ ወደ አልከይና በማግስቱ እስቲ ጥሩ ነው ጥሩ አይደለም ብዬ ሰማዋለሁ። ከዛ አንዳንድ ጊዜ ግን የሚገርምሽ ሙሉ ዘፈን ነው የሚያክል እንትን ይመጣል። በጣም አልፎ አልፎ ግን ዋናው ምንድነው በዜማ መስራት ስሜት ውስጥ ከሁሉ ነገር በቃ ትተሽ ማለት ነው ይሄ ዲስትራክሽኑን ምኑን የጓደኛ ማግኘቱን እስቲ እዛ እንዲልበል እዚህ የሚለውን ሁሉ ትቶ እዛው ስሜት ውስጥ ማለት እንደ ሀሳብ እንደ ማጥመድ ቢሆን
0: ፎከስ በደንብ
1: ማለት ከዛ ራሱ ቅስ እያለ ይመጣል። እና ዜማ እንደ ይመስለኝ ተሰጦ ልክ አሁን ግጥምም እኔ አሁን ገጣሚዎቹን ሳያቸው የቃላት ማይገደብ የቃላት ፍሰት እንትን ያላቸው ሰዎች አሉ። ብዙ ከማንበብ ከባክግራውንድም ከምንም እና ተሰጦ ነው እሱ የሚገርምሻል። ዜማም እንደዛ ነው። ዜማ ብዙ ሙዚቃ ከመስማትም ይሁን ከምን አላቅም ብቻ ያው ተፈጥሮ ነው እንደዛ ነው። ብቻ ግን አሁን በቃ ይሄ ዝም ብሎ ፌሽታውስ ምናምን ነገር እንደዛ አይመጣም። ብዙ ጊዜ ደግሞ ሌላ ለብቻዬ አሁን ውጭ ሀገር ሲሄድ ሞሎች ውስጥ ምናምንም ቢወክስ አረግ ያኔ ከዛ አሞባይል አለ ቀርጸዋለሁ። እና በአብዛኛው ለእኔ ሶሊተሪ የሆነ የተገለለና የራሴ ጋር ብቻ የምነጋገርበት ወቅትን ይጠይቀኝ።
0: አሳልፈ ትሰጣቸዋለህ ዜማዎችን? ከአንተ በላይ ሰተታቃለህ? እኔ እንደዚህ በውድ በሆነ ስሜት ውስጥ ያገኛቸውም ሙዚቃው ዜማዎች ትሳሳለህ ወይስ ትሰጣለህ?
1: እሳሳለሁ ወይም እሰንፋለሁ የትኛውን እንደሆነ አላውቅም። ብዙ ለድምፃውያን ሰጥቼ አላውቅም። ግን ለሶሻል ለማህበረሰባዊ ጉዳዮች ማደባበስ ይቅር እዛን ዘመን ከዛ መታመን ማመን የሚል አንድ እንትን ነበር፣ ፖፑላር ነበር እሱም። ከዛ የኦሮምኛ መሊሃራ የሚል የኤችአይቪዎቹ ላይ ብዙ ሰርቻለሁ። በኋላም ለአባይም ስሩ ተብለን ለአባይም ሰርቻለሁ። ከፍም በበስራ ከፍ በዝና ታውቂ ከሆነ ስኔ ዜማ ነው እና እንደዛ ነው እንጂ ግን ብዙ ሰዎች ጠይቀውኛል፣ አልቻልኩ። እንደ ሌሎቹ እንደ ስራ ቁጭ ብዬ ዜማ መሰራ ሰው አይደለሁም። ቃል በሚል ስራ ስል እንዳልኩሽ ጫፍ ነው ጫፍ አለኝ አሁን። እና እነሱን ለመጨረስ ራሱ እንዴት አይነት መንፈስ ነው አሁን ያንን የሚሰበስብልኝ እንዳለ። በተለይ ልጆች ከወለድኩ በኋላ ከልጆቼ ጋር በጣም ቅርበት ስላለኝ ጥሩ ዲስትራክሽን ሆነውኛል። እና እንዴት አድርጌ ማኔጅ እንደማደርገው አራተኛው አልበም ላይ አሁን አየዋለሁ።
0: ከአንድ ወደ አንዱ እንሂድና መቼም ሙዚቀኛ ሰው ናችሁ እንደኛው ህይወት አለ ቤተሰብ አለ አሁን እንዳልከው ለንሄድ ከሚከባው ነገር ግራችንን ጎትተው የሚያስቀሩ የህይወት ኃላፊነቶች አሉ። እንዳልከው አንዱ ቤተሰብ ነው። ቤተሰብ አንድም ሊረዳ ይችላል አንተ ንጽህነት በመስጠት ደረጃ፣ አንድም ደግሞ ኃላፊነት ስላለብህ ደግሞ ለልጆችህም ለባለቤትህም ጊዜ መስጠት ይኖርብሃልና በዚህ ረገድ እንዴት ነው የምታመጣጥነው ህይወትህን? ሰው ሲተኛ መስራት፣ ሰው ሲሰራ መተኛት፣ እንዲህ አይነት ነገርና እነሱስ እንዴት ነው የሙዚቃ ህይወትህ ላይ ያላቸው አሉታዊ ምን በለው አወንታዊ አስተዋጽኦች?
1: የማታ ስራ ብዙ አልሰራም፣ ሲዝናል ናቸው። አሁን ለምሳሌ ከመስከረም ጀምሮ በሰርቻለሁ። ላስት ኢየር አሁን ለምሳሌ አልበሙን ባለፈው አመት አልበሙን ክረምት ላይ ነው ያወጣሁት። አመቱን ሙሉ ለኮንሰርቶች ነው እንጂ እንደዚህ የማታ ስራ አልሰራሁም። ምክንያቱም አዲስ ስለነበር አልበሙም ብዙም መውጣት አልፈለኩም። በዚህኛው አመት ግን የተመረጡ ጥሩ ቦታዎች ላይ እንደ የሹ ሸራተን እና ሌላ ደግሞ ብላክ ፐርል የሚባል በጣም ቆንጆ ቤት አለ፣ እዛ ሰኞ ናሙ ሰራል። ከዛ የውጭ ስራዎችን ማሰብ ጀምራለሁ። ኦልሬዲ ብዙ እያነጋገሩ ስለሆነ እና በጣም ኢንቴንሲቭሊ የሌሊት ስራ ምሰራ አይደለሁም። ግን ቤተሰብ የቤተሰብ ሰው ነኝ። ቤቴን በጣም ነው የምወደው። ደግሞ ስራው ራሱ ደግሞ የሚገርምሽ የነፃነት ስራ ነው። እኔ በጣም ነው ጓደኞችን ማስቀናቸው። እኔ እኮ ኑሬ ዊኬንድ ነው ላቸው። ሁሌ ሰኞ ላይ በስኒከር ታገኛላቸው። ጠዋት ላይ ካፌ ውስጥ ልገኝ ይችላሉ። የጠዋት ሰው ነኝ በነገሮች ላይ። ጠዋት በጣም ነው የምወደው። ልጆቼን ትምህርት ቤት አደርሳለሁ፣ መመለስ ካለብኝ መልሳለሁ። ምንም አይነት ከማህበረሰባዊ ሆነ ከቤተሰብ ኑሮ ጋር በፍጹም ግጭት ያልፈጠረብኝ ሙያ ቢኖር ሙዚቃ ነው እና እንደውም የበለጠ ነፃነት የበለጠ ጊዜ እንዲኖረኝ ነው ያደረገው። የዚህ የክሪኤቲቭ እንትኑ ላይ ስመጣ በእርግጥ ያው የራሱ እንትን ይኖረዋል። ግን አንድ ነገር ብሎ ዲሲፕሊን ይፈልጋል። አሁን ለምሳሌ በግድ ማታ መስራት፣ አሁን ብዙ ትርፍ ሰዓት አለን፣ በጣም ብዙ። በዛ ሰዓቶች ውስጥ መጠቀም ይቻላል እና እርግጥ ነው አሁን ፕሮዳክሽን ላይም ስገባ ሌሊት፣ ብዙ ጊዜ እኛ ሀገር ስቱዲዮ የሚሰራው ሌሊት ነው። ለሌላ ምክንያት አይደለም፣ ጸጥታውን ነው። እንግዲህ ያለው ይሄ አምቢየንሱ የስቱዲዮቹ አይነት በሱ የተነሳ ልማድ ሆነና ሌሊት ይመረጥ። ስቱዲዮ ደግሞ ለአንድ ሰዓት ልግባ ያልሽው ስራ 4-5 ሰዓት ሊፈጅ በዛ የተነሳ አለው የራሱ ዙር። ግን ይህን ያህል በጣም በቃ አንድ በሚያማር ደረጃ ቤተሰብ ጎለየኝ በሚል አይነት አይደለም በፍጹም። እንደውም የተሻለ ነፃነት የሚሰጥ የተሻለ ጊዜ እንዲኖርሽ የሚያደርግ ስራ ነው እና ለእኔ ተመችቶኛል።
0: ሌላው እንግዲህ ሁሉ ነገር መቼም ተለፍቶ መሰብሰቢያ ጊዜ አለ። የእናንተ ስራ በአብዛኛው እንግዲህ አልበም ሲወጣ ያኔ ነው እንግዲህ ወደ ኮንሰርቱም የምትሄዱት፣ ወደ ምሽቱም ሄዳችሁ ሙዚቃዎቻችሁን የምታቀርቡት እና እንደው ምን አይነት ስሜት ነው ያለው እዛ ደረጃ ላይ ስትደርሱ ማለት ነው? በቃ ሙዚቃዎች ተሰርተዋል፣ እየወጣሁ ፕሮግራሞች የምሰራበት ሙዚቃ የማቀርብበት የሚል አይነት ስሜት ነው የሚፈጥርባችሁ በውስጣችሁ? ወይስ አሁንም ጭንቅላታችሁ ሌላ ሙዚቃ መስራት አለብኝ ሌላ ዜማ የሚለውን ኃላፊነት ያስቀምጥባቸዋል?
1: ስራው ብዙ ነገር አለው። የሚገርምሽ አንደኛ የፈጠራው ፓርት አለ፣ ከዛ የስቱዲዮ አለ፣ ከስቱዲዮ በኋላ ማርኬቲንግ አለ ሲወጣ፣ ከዛ ሰው ጋር ደርሶ ሰው ተቀበለው ወይ አልተቀበለው የሚለው ትልቁ አስጨናቂ ክፍል እሱ ነው። እና ብዙዎቻችሁ አሁን የምታዩት እድለኞች ናችሁ እኮ ምናን ይሉናል። እውነት ነው፣ ሰው ያዳመጠልን እድለኞች ነን። የዛን ያህል ደግሞ ስንት ተለፍቶ ስንት ገንዘብ ወጥቶበት እንዲሁ ብክንክን ብሎ የሚቀሩም አሉ። አንዳንዱ እንደውም በቃ ስሜትም የሚሰብሩ ለመነሳት እስኪያቅታቸው ድረስ። ግን እሺ አሁን የምናወራው ሰክሰስፉል ስለሆኑት ከሆነ ውጤታማ ስለሆኑት ስለሆነ አሁን ነው ይሄ ማርኬቲንግም የመጣው። በጣም አሁን ኮምፒቲሽኑ በሙዚቃው ብቻ እኮ አይደለም፣ አየሩ ራሱ የተጣበበት በዛ የተነሳ ሰው ወደ አንቺ እንዲሰማ ሙዚቃውን ከዚህ ከሙዚቃው ስራ አንስቶ እስከዛ ድረስ ከባድ ጥንቃቄ የሚጠይቅ ነው እና ከወጣ በኋላ ግን ሰው አሁን ኦንላይን የመጀመሪያው ኤክስፔሪየንስ ነው እና ስንት ሰው ሰማ። ይሄ ቁጥሩን ማን ይሄ ኮንቴንት ማኔጀር ያልኩሽ ጋር ጠዋት እንደዋወል እና ቁጥሮች እንዴት አደሩ እለዋለሁ። ስንት ሰው ሰማው፣ ስንት ሰው ዩቲዩቡን ዩቲዩብ ቻነሉን ስንት ሰው አየው እንደዚህ እና በቃ እንዳለ ቁጥር ነው የምታዩና ያ ደስ ይላል የራሱ ፊድባክ አለው በጣም ደስ ይላል ሰው እየሰማው ሲመጣ ሰው እንደሰማው ስታቂ በጣም ደስ ይላል ከዛ በኋላ ማለት እንግዲህ ወደ ኮንሰርት ነው ምትጭ እኔ አለ ምሳሌ አንድ ቃልን ሰራው የመጨረሻው አልበሜ ከዛ በኋላ ስቦታ በሶስተኛው አራተኛው ወር ላይ አልበም ሪሊስ ፓርቲ ነበረኝ እዛ ላይ ነው ብዙ ነገር የምታቂ እና ልክ አልበም ሪሊስ ፓርቲው በጣም ብዙ ሰው መጣ በለቤቱ በሚመጥን አንድ አነስ ያለ ቤት ስለነበር 1900 1000 ሰው ከዛ ብዙ ሰው አብሮ ይዘፈነ አዳዲሶች ያ ማለት ሰምቶታል ማለት ከዛ በኋላ ወደ እንደገና የካቲት ላይ ይመስለኛል ፌብሩዋሪ 1 ነበረ ባለፈው አመት የመጀመሪያ የአንድ ቃል ኮንሰርት እሱ ቀን በጣም አስጨናቂ ነገር ነው አሁን ሌላው ደግሞ በጣም የተከላከለው ነገር ምንድነው ቴሌብር የሚባላል ቴሌብር እንደ ውጭ ሀገር እንደ ቲኬት ማስተር ቲኬት መሸጫ አንድ ክፍል አለውና ከኮንሰርቱ በፊት ስንት ቲኬት ተሸጠ እና ያለ ስለዚህ ኢቨንቱ የሰው እጥረት ይኖርበት አይኖርበት ኦሬዲ እዛ ላይ ታይዋለሽ በአብዛኛው በሱ ስለሚሸጥ በጣም አክሰሰብል ነውና አይቻለሁ ጥሩ ሰው የገዛ እንደነበረ ጥሩ ቁጥር እንደነበረው አይቻለሁ እና ግን የመጀመሪያው ስለነበረ በጣም ያስጨነቀኝ ግምር አስጨናቂ ጊዜ ነበርና ግን የሚገርምሽ እንትኑ ላይ አለ ማየት ይችላልሽ ዩቲዩብ ቻናል ላይ 16ቱን ጭኛለሁ ወደ 78000 ሰው ነበረ እንደዛ በጣም በጣም ደስ የሚል ያን ቀን በቃ አይ ቲንክ ላንድ 15 ቀን በቃ በሱ ደስታ ምንም የመጀመሪያው ተስለ ነበር የቀድሞቹን ዘፈኖች እንዴት ሪስፖንድ እንደሚያደርጋቀሉ ግን አዳዲሶቹንም በጣም ደስ በሚል ሁኔታ ምላሽ ስለነበረ በጣም ያስደስት ነበር በሌላም በኩል ደግሞ በዩቲዩብ ቻናሉ በስፖቲፋይም በኩል የመደመጥ መንዝሊ ሊስነር አሁን ስፖቲፋይ ለምሳሌ መንዝሊ ሊስነር ሚል ሰጥቻልና እሱ ቁጥር ያደገ ሲመጣ ያው ነበር ከዚህም ሰብስክሪፕሽኑ በራሱ ፔስ ያደገ ሲመጣ ያው ነበር ገቢውም እንደዛውና በጣም የእንዳልሽ የመህር ጊዜው ለኔ ደስ የሚል ነበር እግዚአብሔር ይመስገን እስካሁንም ጥሩ ነው አካሄዱ ጥሩ ነው ያለው
0: ኮንሰርቶችን ስለማዘጋጀት ወደ ውጭ ሀገር የሚሄድ ነገሮችም አሉ። እኔ ከኛ አድማጭ ነው ማየውና ወደ አውስትራሊያስ የመምጣት ያሉ አድማጮችህን ወዳጆችህን አድናቂዎችህን ለማየት ምን አቀዳሃል?
1: እንደዚህ አይነት ጥያቄዎች እንግዲህ ዛ እቅድ ከሆነ እቅድ ያው ቋረገዋለሁ በሚል ነው። እቅድም ይሆነው ያው ማስፈጸም ነው ስለዚህ አሁን ሜልበርን አውስትራሊያ እንግዲህ አንቺ ነሽ አሁን የምታሽው ኢንተርቪው ያለሽ አንቺ ምን እቅዳለሽ? እና እኔ መምጣት በጣም ነው ደስ የሚለኝ እርግጠኛ ነኝ አንድ ጊዜ እጂ ለማስነናችሁ እርግጠኛ ነኝ ያው ጊዜው እስኪፈቅድ ድረስ ነው እስካሁን ባለው እንትን አሜሪካ የተስተካከለ ነገር አለ የስራ ፈቃድ እና እንዛ ጨርሻለሁ ወደዛ ሄዳለሁ ዩሮፕም ጥያቄዎች አሉ እንግዲህ ነዚን ቀስያን ከበር አርጋለሁ አውስትራሊያም እንግዲህ ጥያቄው ይመጣል ብዬ ተስፋ አርጋለሁ እኔ ዝግጁ ነኝ ለመምጣት ስለዚህ አላፊነቱን ላንቺ ሰጥቻለሁ ለነገርሽ ላይ ዲቴሎች እና ያለንኛ እንዳልኩሽ ፕላትፎርሙ አንዱ የሚሰጠው ድል ምንድነው የት ሀገር ተደመጠ የሚለው አለና አንዱ ካላችሁ ቁጥር እና ሜልበርን ማን አውስትራሊያስ ካለው ቁጥር አንሳር ጥሩ አድማጭ እንዳለው አይቻለው ግራፉ ላይ አንደኛው ኢትዮጵያ ነው አሜሪካ ነው ከዛ የዩኤኢ እንደዚህ ያ ዩሮፕ ዩኬ እንደዚህ ያለ ቁጥሮቹን አይቻለና አንዱ ጥሩ በቂ አድማጭ ያየውት እንደውም አውስትራሊያ ነው እና ሚሳካሾ መስራት ይችላል ይመስለኛል ይነግረናል ቁጥሩ
0: በሙዚቃው ዓለም ውስጥ የሚሆን በህይወት ጉዞ ውስጥ እንደ ዜጋ እንደ ቤተሰብ ለሀገራችን ለህዝባችን ቢሆንልን ብለህ የምትመኛቸው ነገሮች ምንድን ናቸው?
1: ምንም ጥርጥር የለውም በአሁኑ ጊዜ ሀገራችን ላይ የምትመኘው ነገር ሰላም ነው። ምክንያቱም ካለው ቁጥር አንጻር እንደ ስራ አድማጩ ያን ያህል ጥሩ ቢሆንም ከዚህም በላይ መሆን ይችላል። እንግዲህ እንደ ግለዝም የትንሽ ነገር ሳይሆን ግን በአጠቃላይ ግን አሁን ለምሳሌ አንዱ እኔ በካሪየሬ በጣም ደስ የሚል ኮንሰርት ከሰራውባቸው ቦታዎች አንዱ መቀሌ ነው። መቀሌ ሀውልቲ ላይ ከ10 ሺህ ሰው በላይ በጣም በጣም በጣም ደስ የሚል ኮንሰርት ነበር የሰጣሁት። ያንን ዛሬ ማድረግ ይችላለሁ ወይ እንግዲህ አላውቅም። ባህር ዳር ላይ፣ ጎንደር ላይ በጣም ደሳስ የሚሉ ኮንሰርቶች ሰርቻለሁ እና እነዛን እንደ ልባችን አሁን ልናረጋቸው እንችላለን ወይ እጠራጠራለሁ። እና የመጀመሪያው ነገር እሱ ነው። ሌላው ውጭ ሀገርም ስንሄድ የምናያቸው አሉ፣ ይሄ መቧደን እና መከፋፈል ነገር እና እነሱ ነገሮች ረግበው በአንድ ልብ ሁላችንም ተሰባስበን በቃ ሁሉም እኮ በልቦናው የሚወደውን ያውቀዋል፣ ግን አንዱ በአንዱ እየተጓተተ መልካሙ መንፈሳችን ተጓድሎ ያለ ይመስለኛል። እና እሱ ያ ዘመን ያ በጣም ደስ የሚለው አንዱ አንዱ በወንድማማችነት የሚተሳሰብበት ዘመን ኢትዮጵያ ላይ እንዲመጣ፣ ኢትዮጵያ ላይ ብቻ ሳይሆን ኢትዮጵያውያኖች ላይ በአጠቃላይ እንዲመጣ እሱን ነው የምመኘው። እርግጠኛ ነኝ ይመጣል። ምክንያቱም ባለፉት ዓመታት መቼም ብዙ ነገር ተምረናል፣ አይተናል፣ ስሜታዊም ነበር ከሌ ከከሌ ሳይባል። ስለዚህ ሁሉም በሂደት ብዙ ነገር ብስለቱም አሁን ሰብሰብ ማለቱም ይታየኛል። የማይመስሉ ነገሮች ሲቀለበሱ ብዙ ነገር እያየን ስለሆነ ሁሉም ስክን የሚልበት ዘመን እንደሚመጣ እርግጠኛ ነኝ እና ያንን ነገር እግዚአብሔር ያቅርብልን። ይሄን ነው የምልሽ።
0: በጣም ጥሩ መቋጫ ነው ያደረክልኝ። ድምፃዊ ሚካኤል በላይነህ በጣም ነው የማመሰግነው ከጠበበው ጊዜ ሰፊ ጊዜ ነው የሰጠኸኝ እና በዚች ባጭር ጊዜ አውስትራሊያ የሚገኘውን አድማጮቻችንን አክብረህ እንግዳ ሆነ ስለቀረብክልን። አውስትራሊያ ብቻ አይደለም ዌብሳይታችን በዓለም ዙሪያ ስለሚታይ ክብረህ ይህ ሁሉ አድማጭ እንግዳ ሆነ ስለቀረብክልን እጅግ በጣም ነው የማመሰግነው።
1: እኔም በጣም አመሰግናለሁ። እዚህ ሀገር ምትሽ ስንት ከተመረጡ ውስጥም ሆኜ እንድሉን ስለሰጠሽኝ አመሰግናለሁ። በዚህ ዓመት በሚገርምሽ ሁኔታ በጣም ብዙ ከሜልበርን የመጡ ሰዎች አግኝቻለሁ፣ ገርሞኛል። በጣም ብዙ ዲያስፖራ ነበር ኢትዮጵያ ውስጥ፣ አዲስ አበባ ውስጥ በተለይ። በዚህኛው ዓመት የሚገርም ጊዜ ነው ያሳለፍ ነው። እንግዲህ መጪው ጊዜም መልካም ያርገው። እግዚአብሔር ይስጥሽ። አመሰግናለሁ።
0: አድማጮቻችን በሁለት ተከታታይ ክፍሎች ከድምፃዊ ሚካኤል በላይነህ ጋር ያደረግነው ቆይታ በዚሁ ተጠናቋል። ለኤስቢኤስ ራዲዮ ማርታ ጸጋው ነበርኩ ከሜልበርን።

0: እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን sbs.com.au/amharicን ይጎብኙ። የኤስቢኤስ ኦዲዮ አፕን ዛሬውኑ ጭነው ሁሉንም ምርጫው የሆኑ ፕሮግራሞችን ማድመጥ ይጀምሩ። ከአፕ ስቶር ወይም ጉግል ፕሌይ በነጻ ያገኙ።
1: ሀገርኛ ሪፖርት
2: ኢትዮጵያ የካርበን ገበያ አዋጅን አጸደቀች። የህዝብ ተወካዮች ምክር ቤት ሰኔ 30 ቀን 2018 ዓ.ም ተመረጥ ባካሄደው 29ኛ መደበኛ ስብሰባ የኢትዮጵያን የካርበን ገበያ አዋጅ በአብላጫ ድምጽ አጽድቋል። አዋጁ ከ2025 እስከ 2035 ድረስ ለሚተገበረው ብሔራዊ የካርበን ገበያ ስትራቴጂ ህጋዊ መሰረት በመፍጠር የካርበን ንግድ ስርዓቱን በይፋ ወደ ስራ ለማስገባት የሚያስችል ነው ተብሏል። የምክር ቤቱ ቋሚ ኮሚቴ ሰብሳቢ ደሳለኝ ወዳጄ እንደገለጹት አዋጁ ኢትዮጵያ የአየር ንብረት ለውጥ ተጽዕኖዎችን ለመቋቋምና የፓሪስ ስምምነትን ጨምሮ ያሉባትን ዓለም አቀፍ ግዴታዎች ለመወጣት ከፍተኛ አስተዋጽኦ ይኖረዋል ብለዋል። አዲሱ ህግ በዘርፉ እስካሁን የነበሩ የተበታተኑ አሰራሮችን በማስቀረት ግልጽነትና ወጥነት ያለው የካርቦን ገበያ ስርዓትን ይፈጥራል። በተጨማሪም ጥራት ያላቸውን የአረንጓዴ ኢንቨስትመንቶች ለመሳብ፣ የቴክኖሎጂ ሽግግርን ለማፋጠንና የአካባቢ ጥበቃ ተነሳሽነቶችን ለማጠናከር ወሳኝ ሚና እንደሚጫወት ጠቁመዋል። ህወሓት የአውሮፓ ህብረት ልዑክ መግለጫ በተሳሳተ መረጃ ላይ የተመሰረተ ነው ሲል አስተባበለም። ህወሓት በኢትዮጵያ የሚገኘው የአውሮፓ ህብረት ልዑክ በቅርቡ በትግራይ ክልል ወቅታዊ ሁኔታ ላይ ያወጣው መግለጫ በመሬት ላይ ያለውን ነባራዊ ሁኔታ ያላገናዘበና በተሳሳተ መረጃ ላይ የተመሰረተ መሆኑን ገልጿል። ህወሓት ትይዩ ክልላዊ ምክር ቤት አቋቁሟል በማለት ያቀረበውን ገለጻ ሙሉ በሙሉ መሰረተ ቢስ ሲልም አጣጥሎታል። በትግራይ ክልል ሌላ ክልላዊ ምክር ቤት የለም ሲልም ጨምሮ አክሏል። በተጨማሪም ህወሓት አስገዳጅ ምልመላ ያካሄደ ነው በሚል የቀረበበትን ውንጀላ ግልጽ ያልሆነና በማስረጃ ላይ ያልተደገፈ ነው ሲል አጣጥሎታል። ሆኖም በትግራይ ክልል አካባቢ ከፍተኛ የወታደራዊ ኃይል ስምሪት ባለበት ሁኔታ የክልሉ ባለስልጣናት ህዝቡን ከሚያጋጥሙ የደህንነት አደጋዎች ለመጠበቅ ሞራላዊና ህጋዊ ኃላፊነት እንዳለባቸው በመግለጫው አስታውቋል። እንደዚሁም የአውሮፓ ህብረት የግጭት ማቆም ስምምነቱን ሙሉ በሙሉ እንዲተገበር በፌደራሉ መንግስት ላይ ግልጽ ጥሪ አላቀረበም ሲል ትችቱን ማቅረቡ ተገልጿል። ዩኒቨርሲቲዎች 60% እና ከዚያ በላይ ውጤት ካስመዘገቡ ወደ ራስ ገዝነት ይሸጋገራሉ ተባለም። የትምህርት ሚኒስቴር የመንግስት ዩኒቨርሲቲዎች ወደ ራስ ገዝነት አስተዳደር እንዲሸጋገሩ የሚያስችል አዲስ መመሪያ አውጥቷል። በአዲሱ መመሪያ መሰረት ዩኒቨርሲቲዎች በአስተዳደር፣ በፋይናንስ፣ በሰው ኃይልና በአካዳሚክ አምዶች የሚደረግባቸውን ግምገማ 60% እና ከዚያ በላይ ውጤት ካመጡ ወደ ራስ ገዝ ዩኒቨርሲቲነት የሽግግር ሂደት እንዲጀምሩ ፈቃድ ይሰጣቸዋል ተብሏል። መመሪያው የፋይናንስ ግልጽነት፣ የዲጂታል መሰረተ ልማት፣ የሰው ኃይል ብቃት፣ የምርምር አፈጻጸምና የአካዳሚክ ጥራት እንደ ዋና መመዘኛዎችን አስቀምጧል። የላሊበላ ውቅር አብያተ ክርስቲያናት በዩኔስኮ ምርጥ 5 የጉዞ መዳረሻዎች ውስጥ ተካተቱም። የላሊበላ ውቅር አብያተ ክርስቲያናት በዓለም አቀፍ ተጓዦች ከተመረጡ 5 ተወዳጅ የዩኔስኮ ቅርሶች ዝርዝር ውስጥ መካተታቸው ተገልጿል። በዩሮኒውስ ዘገባ መሰረት ዩኤን ግራንድ ማስተር የተባለውን የክብር ማዕረግ ያገኙ ዓለም አቀፍ ተጓዦች የላሊበላን መንፈሳዊ ግርማ እና የስነ ህንፃ ድንቅነት ከፍ ባለ ደረጃ አስቀምጠውታል ብሏል። የቱሪዝም ሚኒስቴርም ቅርሱን ከተፈጥሮና ከሰው ሰራሽ አደጋዎች በመጠበቅ ለቀጣይ ትውልድ ለማስተላለፍ ስራ እየተሰራ መሆኑን ገልጿል። በኢትዮጵያ

0: You're listening to SBS.
1: Want instant MVP status? Join the new Dick Scorecard Plus program. For $99, Scorecard Plus members enjoy 1 year packed with perks, like $80 in annual bonus rewards, free shipping with no minimum purchase, triple points on 2 purchases, and more. That's over $160 in benefits. Join Dick Scorecard Plus today and score more than ever. Tap the banner to learn more. Exclusions and terms apply. Visit dicks.com/scorecardplus for details.
2: የተነሱ ጥያቄዎች ምላሽ ይሰጡ ነው። እንደ ሚኒስትሩ ገለጻ በመንገድ ግንባታ ረገድ የፍላጎት ጥያቄ ሌለበት አካባቢ የለም ያሉ ሲሆን፣ ሆኖም ቅድሚያ የሚሰጣቸውን ፕሮጀክቶች በመለየት ደረጃ በደረጃ ለማጠናቀቅ መንግስታቸው እንደሚሰራ ገልጸዋል። ባለማቀፍ የሰዎች ዝውውር ወንጀል የተከሰሱት ይትባረክ ዳዊትና ግብራበሮቹ ባቀረቡት የክስ መቃወሚያ ላይ የፌደራል ከፍተኛ ፍርድ ቤት ሐምሌ 10 ቀን 2018 ዓ.ም ተምረት ብይን ለመስጠት ቀጠሮ ያዘም። አቃቤ ሕግ ለመቃወሚያው ችሎት ምላሽ ካቀረበ በኋላ የተሰጠው ይህ ቀጠሮ በሰዎች ዝውውር፣ በሰው ንግድና በገንዘብ ማሸሽ ወንጀሎች ላይ የተመሰረቱትን 16 ክሶች ይመለከታል። በክሱ መሰረትም ተከሳሾቹ ከ2010 ዓ.ም ጀምሮ ከ3800 በላይ ዜጎችን በህገወጥ መንገድ አዘዋውረዋል። 133 ሰዎች ህይወታቸውን እንዲያጡ ምክንያት ሆነዋል። 116 ሴቶች ደግሞ ለአስገድዶ መድፈር ተዳርገዋል ተብሏል። እንደዚሁም ከተጎጂዎች ቤተሰቦች ከ750,000 እስከ 1.5 ሚሊዮን ብር በመጠየቅ ከ4 ቢሊዮን ብር በላይ በህገ ወጥ መንገድ ገንዘብ ማሰባሰባቸው በክሱ ተጠቅሷል። አቢሲኒያ ባንክ አጠቃላይ ሀብቴ 371 ቢሊዮን ብር ደርሷል አለም። አቢሲኒያ ባንክ ሰሞኑን በአዲስ አበባ ሸራተን ሆቴል ባዘጋጀው የደንበኞች የውቅናና የምስጋና ስነ ስርዓት ላይ የባንኩ አጠቃላይ ሀብት 371 ቢሊዮን ብር መድረሱን አስታውቋል። ለ30 አመታት በኢትዮጵያ የግል ባንክ ዘርፍ ውስጥ የቆየው ባንኩ በተለይም ባለፉት 5 አመታት ከፍተኛ አገልግሎትና የአቅም እድገት ማስመዝገቡን ገልጿል። የባንኩ ዋና ስራ አስፈጻሚ ዶክተር በቃሉ ዘለቀ እንዳሉት የባንኩ ስኬት የሚለካው ከደንበኞች ጋር ባለው ግንኙነት ሲሆን፣ ባንኩ ይህንን ግንኙነት በዲጂታል አገልግሎቶች ለማጠናከር እየሰራ ነው ብለዋል። እስከ 2025 መጋቢት መጨረሻ ድረስም የባንኩ ደንበኞች ቁጥር 12.7 ሚሊዮን በላይ ደርሷል ያሉት ፕሬዝዳንቱ፣ ተቀማጭ ገንዘቡ ደግሞ 314 ቢሊዮን ብር ደርሷል። የብድር መጠኑ ከ229 ቢሊዮን ብር በላይ ሆኗል። የውጭ ምንዛሪ አቅሙም 873 ሚሊዮን ዶላር መድረሱን አክለው ገልጿል። በአሁኑ ወቅት ባንኩ 973 ቅርንጫፎችን የሚያስተዳድር ሲሆን 70 ቅርንጫፎች ከወለድ ነጻ የባንክ አገልግሎት እየሰጡ መሆኑ ተገልጿል። በመጨረሻም ከምረቃ መልስ ባልና ሚስት ህይወታቸው አለፈም። በካፋ ዞን ሺሾ አንዴ ወረዳ በደረሰ አሰቃቂ የትራፊክ አደጋ መምህር አብርሃም ግዛውና ባለቤታቸው አዲሷ ተመራቂ መምህርት ራሄል አክሊሉ ህይወታቸውን አጥተዋል። አደጋው ከቦንጋ ወደ ሽንሽንዳ በሚጓዝ የህዝብ ማመላለሻ ተሽከርካሪ ላይ የደረሰ ሲሆን፣ ተሽከርካሪው ከመንገድ ወጥቶ ወደ 50 ሜትር የሚጠጋ ገደል መውደቁ ተገልጿል። በአደጋው ሁለት ሰዎች ወዲያውኑ ህይወታቸውን ሲያጡ፣ ሌሎች ተሳፋሪዎች ደግሞ በአቅራቢያው በሚገኙ የጤና ተቋማት ህክምና እያገኙ ነው ተብሏል።
3: እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን sbs.com.au/amharicን ይጎብኙ።
4: አድማጮቻችን የቀኑ ፕሮግራማችንን ከማጠናቀቃችን በፊት ዋና ዋና ዜናዎችን በድጋሚ እናስታውሳለን። ከዛሬ ጀምሮ በሚሊዮኖች የሚቆጠሩ አውስትራሊያን ሰራተኞች የደሞዝ ጭማሪን ያገኛሉ። የተባበሩት መንግስታት ለፍልስጤማውያን ስደተኞች የሚሰጠው የእርዳታ ድጋፍ አደጋ ውስጥ መሆኑን አስታወቀ። አውስትራሊያዊቷ ማይ ጆይንት ሳሪኒያ ዊሊያምስን በዊምብልደን የመጀመሪያ ዙር ጨዋታ አሸንፈች። የሚሉት የቀኑ ዋና ዋና ዜናዎቻችን ነበሩ። አድማጮቻችን ከቀኑ ፕሮግራማችን ጋር አብሬያችሁ የቆየሁት ማርታ ጸጋው ነበርኩ። መልካም ለፈቀደውላችሁ።

0: እንደምናመሻችሁ አድማጮቻችን፣ ለአርብ ሰኔ 26 ያልናቸውን የቢቢሲ አማርኛ ዘገባዎች ይዘን ቀርበናል። በዛሬው ዝግጅታችን በትግራይ ክልል ያለው የግዳጅ ምልመላ ወደ ትልልቅ ከተሞች እየተስፋፋ ይሆን?
1: ከዛ ቤት ሰው ውስጥ በ17 ዓመት የትግል ወቅት ተሳታፊ ከነበረ በህይወትም ሊኖርም ላይኖርም ይችላል፣ እሱ ችግር የለው። ባይሰዋ እንኳን ትግሉ ላይ ተሳታፊ ነበር የሚል ግምት ነው የሚወሰደው።
0: እንጦጦ ተራራን ከባህር ዛፍ ነጻ ለማድረግ ስለሚደረገው ጥረት
2: ለከተማው ወንዝና ወንዝ ዳርቻ ፕሮጀክት አሁን የሱ መነቀል በጣም ወሳኝ ነው፣ ምክንያቱም ውሃ ማምጣት አልተቻለም።
0: ሌሎችንም ዘገባዎች አካተናል። ስርጭታችንን በቀጥታ በፌስቡክ፣ በዩቲዩብ፣ በናይል ሳት እና በአጭር ሞገድ ላይ መከታተል ትችላላችሁ። አብራችሁን ቆዩ። ከሰሞኑ በማህበራዊ ሚዲያዎች የሚዘዋወሩና ቢቢሲ ትክክለኛነታቸውን ያላረጋገጣቸው አጫጭር ቪዲዮዎች በትግራይ ዋና ከተማ መቀለ የግዳጅ ወታደራዊ አፈሳ እንደቀጠለ የሚያመለክቱ ናቸው። ለመሆኑ ይህ በገጠር ቀበሌዎች ተወስኖ የነበረው የግዳጅ ምልመላ ወደ ትልልቅ ከተሞች እየተስፋፋ ይሆን? በጉዳዩ ላይ ተጨማሪ እንዲነግሩን አቶ መብርሂ ብርሃንን ጠይቀናል። አቶ መብርሂ መቀመጫውን አዲስ አበባ ያደረገው የቅድሚያ ለሰብአዊ መብቶች ሲቪክ ማህበር ምክትል ዳይሬክተር ናቸው።
1: ግዳጅ ምልመላው ህግ ሆኖ የወጣበት ሁኔታ ስላለ አንቀጽ 8 በግልጽ ግዴታ እንደሆነ እና ይሄንን አለማድረግ ቅጣት እንዳለው ያስቀምጣል ማለት ነው። ስለዚህ ህግ ሆኖ ማለት ህጋዊ ሆኖ የመጣበት ሁኔታ ስላለ ከዛ አንጻር ምንም ያጠራጥር ነገር የለም። ከዛ በኋላም ያው በተለያዩ መንገዶች እኛ ጋር የሚመጡ መረጃዎች አሉ። እርግጥ ከዛ በኋላ ደግመን ምርመራ አልሰራንም፣ ምክንያቱም ተመሳሳይነት ያለው እንዲያውም በባሰ ሁኔታ የቀጠለበት ሁኔታ ነው ከዛ በኋላ ያለው ማለት ነው።
3: ወጣት ልጆች በስፋት ይመለመላሉ፣ እድሜያቸው ያልደረሰ እንደዛ አይነት ሪፖርት ደርሷቸዋል?
1: ካገኘናቸው እና ሪፖርት ከሰራንላቸው መካከል እድሜያቸው ከ18 በታች የሆኑ አሁንም በዛ አግባብ የቀጠለበት ሁኔታ ነው ያለው።
3: እሺ፣ 12 13 እድሜ ያላቸው ግን ቁመታቸው መዘዝ ካለ አደጋ ሊከተል ይችላል በሚል አንዳንድ ቤተሰቦች ልጆቻቸውን ወደ ዘመድ ወደ አዲስ አበባ እንደዚህ ለመላክ ተገደናል ይላሉ። እንደዛ የሚያሳዩ ነገር አለ በእናንተ ግምገማ?
1: በእኛ በኩል ከዚህ በፊት ካናገርናቸው 16 17 አናግረን ነበረ እንጂ በ12 እና በ13 ለወታደራዊ ምልመላ የተወሰደበት ወይ እንደዚህ አይነት ሁኔታዎች ወይም አመላካች የሆኑ ማስረጃዎች እና መረጃዎች አላገኘንም። ለመናገር አሁን በምትገልጽልኝ እድሜ ማለት ነው
3: ያወራናቸውም ሰዎች የሚነግሩን አንድ ነገር አለ። በቤተሰብ ደረጃ ምልመላ ሲደረግ ያ ቤተሰብ በ17ቱ ዓመት መራር የትግል ዘመን፣ ከዛም ወዲህ በነበሩ የኢትዮ ኤርትራ ጦርነቶች፣ በቅርብም በነበረው የሰሜኑ ጦርነት ከቤተሰብ ውስጥ ምን ያህል አሰ ውታሃል ለሚል እንደ ቅድመ ሁኔታ በማስቀመጥ ብዙ ያላሰዋ ልጁ እንዲያቀር ብዙ ያሰዋ ግን ኤግዘምትድ እንዲሆን ወይም እንዲታለፍ የሚደረግበት ሁኔታ አለ የሚል መረጃ አግኝተናል። በእናንተ በኩል ከዚህ ጋር የተያዘ ነገር ምን አለ? እውነት ነው ወይ?
1: ልክ ነው አሁን ያልከው፣ በእውነትም ልክ ነው። እኛ በሪፖርታችንም ስናቀርብ ምንድነው አንደኛ በዚህ 2013 እና እስከ 2015 በነበረው ደም አፋሳሽ ጦርነት ውስጥ ተሳታፊ የነበሩ ነገር ግን በተለያየ መንገድ ወደ ቤተሰቦቻቸው የተመለሱ ተመላሾች ቅድሚያ ታርጌት ይደረጋሉ ማለት ነው እንዲመለሱ። ምክንያቱም ያው አንዴም ስልጠና ወስደው ተሳታፊም ስለነበሩ እነዚህ ታርጌት ይደረጋሉ ማለት ነው። ሁለተኛ ቅድም እንዳልከው በትግል ውስጥ ያላሳተፈ የሚል መመዘኛ ነው እየተወሰደ ያለው። ይሄ ማለት ምን ማለት ነው? በ17 ዓመቱ ሊሆን ይችላል፣ በኢትዮ ኤርትራ ሊሆን ይችላል እና ባለፉት 2-3 ዓመታት በነበረው ምንም ያላሳተፈ ቤተሰብ ከሆነ የግድ ማሳተፍ አለበት የሚል አንድምታ ያለው እና በዚህ አግባብ ነው ካድሬዎች ራሱ የሚንቀሳቀሱት ማለት ነው። ምልመላው የሚደረገው በትብብር ነው። እንዴት ነው መሰለህ? ለምሳሌ አንድ ቀበሌዋን የሚያውቃት ወይም አስተዳዳሪ ሊሆን ይችላል ወይ ቀበሌ ፕሮፓጋንዳ ምናምን ሊሆን ይችላል፣ ቀበሌዋን የሚያውቃት ሰው ይኖራል። ከዛ ማንን አዋጥቷል የሚል መረጃ ስላለ በዚህ ሂደት ኦኬ እነንትና ቤት በ17ቱም በኢትዮ ኤርትራም በዚህኛውም አላዋጣም፣ ስለዚህ የግድ ማዋጣት አለበት በሚል እነዚህ የቀበሌ እንትኖች ይህንን ያጠናሉ ማለት ነው። ከዛ ከትግራይ ሰራዊት አባላት ጋር በጋራ ሆነው ደግሞ ያው ጥቆማ ይሰጣሉ። ለገበያ የሚሄዱ ሰዎች ሰው በማይ ቦታ ላይ አርፍቶ ይጠብቁና ከዛ በኋላ ወደ ገበያ ሲሄድ መሳሰሉትናምን። ስለዚህ አሁን ቅድም ያልከው ልክ ነው ለማለት እንችላለን ማለት ነው። ያባረረግ ነው ከዚህ ቀደምም ሪፖርታችን በዚህ መንገድ ነበር የሰራነው እኛ።
3: ሌላ አንድ ጥያቄ ምናልባት ሪፖርታችሁ አካቶት ከሆነ ተሰብ ውስጥ የተሰዋበትና አሁን እንዳልከው በጥረታ ወይ በአካል መጉደል ያለ እኩል ነጥብ ያገኛሉ ወይ? ምንድነው መለኪያው በትክክል?
1: ይሄንን እኮ ታች ያሉት የሚሰሩት ናቸው። ይሄ የጣፋ ህግ አይደለም። ይሄ ተግባር ላይ ምን ይመስላል የሚለው ስናጠና ያገኘነው እንጂ በነጥብ ምናምን አይደለም። ቢያንስ አንድ አዋጥቶ ከሆነ የሚል ነው እኛ ያገኘነው። ቢያንስ ወይ በ17ቱ ወይ በኤርትራ ወይ በዚህኛው ላይ አንድ ሰው አሳትፎ ከሆነ
3: ከቀናት በፊት የህዋት ቃል አቀባይን በዚህ ቤተክርስቲያን የቆሎ ተማሪዎች መወሰዳቸውን በተመለከተ አነጋግሬያቸው ነበር። ድርጊቱ አልተፈጸመም ብለዋል። ሌላ ያሉኝ ነገር ምንድነው? መቀሌ ነው ምን ኖረው ማየት ትችላላችሁ። ወጣቱ በሰላም ወጥቶ ይገባል። በጣም ብዙ ወጣት ነው ያለው። ወደ ቤተክርስቲያን የሚያስገባን ምንም ነገር የለም ነበር ያሉኝ። በእናንተ ጥናት መሰረት አሁን ትሬንዱ ወይ ማዝማሚያው ወደ መሃል ከተሞች የመሄድ እድል አለው? ይሄን ጥያቄ አነሳሁት ዛሬ በስፋት ሲጋራ የነበረ አንድ ቪዲዮ በመቀለ ከተማ እንደዚሁ በአውቶቡስ ተይዘው ሲሄዱ የሚያሳይ ነው። ቢቢሲ ቬሪፋይ አላረገውም። በርግጥ እንደዛ አይነት ግን አዝማሚያዎች ነበሩ ወይም አሉ ወይ ወደ መሃል ከተማ የመምጣት ነገር?
1: አዎ ካኑሮ ፊት ሪፖርት ስንሰራ በብዛት ወደ የወረዳ ከተሞችና ገጠራማ አካባቢዎች ነበር የሰራነው። ቅድም ያልከኝ ቪዲዮ እኔም በተወሰነ መልኩ ለማየት ተጣብቀያለሁ። ነገር ግን እኔም የቪዲዮ ትክክለኛነት ማረጋገጥ ያው ባለሙያ ማረጋገጥ ያስፈልጋል። ዞሮ ዞሮ እናንተ ታረጋግጣላችሁ ብዬ አስባለሁኝ ማለት ነው። ስለዚህ አሁን ያኔ አሁን ለምሳሌ ሪፖርት ስንሰራ ከአንድ ወር በፊት እዛው ግራውንድ ላይ ነበርን። ለምሳሌ መቀለ ነበር። በቦታው ምንም አይነት የዚህ አስገዳጅ ወታደራዊ ምልመላ አልነበረም በወቅቱ ማለት ነው። ከአንድ ወር በፊት ነው የምልህ ይሄንን። አሁን ግን ወደ ከተሞች እየመጣ እየተስፋፋ ያለበት ምክንያቱም የአምነት ተማሪዎች እነዚህ ያየናቸውም ከመቀለ ከተማ እንደሆነ ነው እዛ ሰዎች የነገሩን ማለት ነው። ያው በዚህኛው ሪፖርት ስላሰራን ነው። ዞሮ ዞሮ ግን ይህ በከተሞች አካባቢ በትልቅ ከተሞችም የመስፋፋት አዝማሚያ እንዳለ ግን በእኛ በኩል ማየት ችለናል። ያው ዝርዝር የሆነ ሪፖርት ባሰራበትም የእኛ ድርጅት ከመጀመሪያው ጀምሮ ተከታትሎ ሪፖርት ሲያወጣ ስለነበረ አሁንም በተለያየ መንገድ የሚደርሱን መረጃዎች አሉ። እነዚህ የአስገዳጅ ምልመላዎች እና አሁን ቃል አቀባዩ የሚሉት ውሸት ነው የሚሉት ምንም ህጉን ማንበብ እኮ ነው ማለት አስገዳጅ እንደሆነ ይህንን አለመሳተፍ በራሱ ከ10 ሺ እስከ 50 ሺ እንደሚያስቀጣ ገንዘቡን እንኳን አልቀጣም ብትል ታስረህ እንደምትፈጽም ታስረህ ራሱ ገንዘቡን ከፍለህ ወደ ወታደራዊ ስልጠና እንደምትገባ የሚያሳይ ስለሆነ ይህንን መካድ አይቻልም። እኛ በተጨባጭ በማስረጃና በመረጃ ነው እየተናገርን ያለ ነው እና ይሄ በእውነቱ በጣም የሚያስተዛዝብ ነገር ነው እነሱ የሚናገሩት።
0: በኢትዮጵያ ባህር ዛፍን ለማስወገድ ወይም ቁጥሩን ለመቀነስ የሚደረገው ጥረት ቀጥሏል። በአጼ ምኒልክ ዘመነ መንግስት ከአውስትራሊያ ወደ ኢትዮጵያ እንደገባ የሚነገርለት ባህር ዛፍ ምንም እንኳን ጥቅሞች ቢኖሩትም ጉዳቶቹ ያመዝናሉ መባሉ ለዚህ እርምጃ ምክንያት ነው። በባህር ዛፍ የተሸፈነውን የእንጦጦ ተራራንም ከዚሁ መጤ ዛፍ በማፋታት በሌሎች ዛፎች እንዲተካ ለማድረግ እየተሰራ መሆኑ ይነገራል። ይህ ምን ያህል በጥናት የተደገፈ ነው? እስካሁንስ ለምን አልተሳካም? በዛፎች ላይ ምርምር የሚያደርጉት በአዲስ አበባ ዩኒቨርሲቲ ፕሮፌሰር ተሾመ ሶሮምሳ በዚህ ጉዳይ ላይ ከቢቢሲ ጋር ቆይታ አድርገዋል። ፕሮፌሰር ተሾመ ማብራሪያቸውን የሚጀምሩት የስርጭቱን መጠን በማስቀደም ነው።
2: አሁን ኢትዮጵያ ውስጥ ባህር ዛፍ 66 ዝርያዎች ናቸው ያሉት።
0: 66 የተለያየ አይነት?
2: 66
0: እንዴው ከነዚህ ውስጥ የትኛው ነው አሁን ኢትዮጵያ ውስጥ በብዛት የተሰራጨውና ብዙም ጉዳት አለው የሚባለው?
2: በጣም የተሰራጨው ዩካሊፕተስ ግሎቡለስ የሚባለው ይሄ አሁን አዲስ አበባ እንጦጦ ላይ አለ። ሳይንቲፊክ ኔም እሱ በብዛት ኢትዮጵያ ውስጥ ተሰራይቶ ነው ያለው። ኢቭን ከአገር በቀሎቹ በላይ ነው ቁጥሩ። ለምሳሌ ጥድን ብትወስድ ጥድ 1 2 3 4 ብለህ ስትቆጥር የባህር ዛፍ በጣም ብዙ ነው።
0: ከስርጭቱ መጠን ጋር ስናየው ሳይድ ኢፌክት ወይም የሚያሳድረው ተጽዕኖ እንዴት ነው የሚታየው?
2: አንድ ሶስት ነገር ላንሳልህና አንዱ ውሃ በጣም ይመጣል። ትሩ በጣም ረጅም ስለሆነ ከወተር ቴብል ድረስ ይዘልቅና ውሃ በደንብ ይመጣል። ስለዚህ እንደ እንጦጦ አይነት ቦታዎችን አይተህ ከሆነ አሁን ይጅብ ብሎ ነው ያለው። ሁሉም ስሩን ወደ ታች ይለቃል። እቺ ውስጥ ያለች ጭልጭል የምትል ውሃ መጠጥ ነው የሚያደርገው። ስለዚህ ምንጭ የሚባል የለም እዛ አካባቢ። ሁለተኛ አፈር ላይ ኢምፓክት አለው። አንዳንድ ካልሲየም፣ ማግኒዚየም፣ ፎስፈረስ የሚባሉትን በጣም ይመጥና ቅጠሉ ውስጥና ቅርፊት ውስጥ በብዛት ይገኛል። ያ ማለት አፈር ውስጥ ከሚገኘው ይልቅ ቅርፊት ውስጥ ያለው በብዛት ይበዛል ማለት ነው። እነዚህ ማዕድናት። ሶስተኛው ባህርዛፍ አሌሎፓቲክ ነው እንለዋለን። አሌሎፓቲክ ማለት ቅጠሉ ሲረግፍ እዛ ስር ያሉት እንደ ሳር አይነት ወይም አነስተኛ የተክል ዝርያዎች ላይ እንዳይበቅሉ ያደርጋቸዋል። ልክ እንደዛው አሁን ብዙ ጊዜ ተክሎች እና እንስሳቶች የሚገናኙበት ነገር አላቸው። አንዳንድ ወፎች አንድ የተወሰነ ዛፍ ላይ ነው ጎጆቸውን የምታየው። አንዳንድ ነፍሳቶች የተወሰነ ዛፍን ነው ሄደው አበባውን የሚቀስሙት። ስለዚህ የፕላንት አኒማል ኢንተራክሽን ላይ ራሱ ኢምፓክት አለው ማለት ነው። ባህር ዛፍን አይተ ከሆነ ዱርዬ ወፍ ወይም በጣም ዱርዬ የሆነ እንስሳ ካልሆነ በስተቀር ዋይልድ ላይ እሱ ላይ አይቀመጡም። ራሱ ባዮዳይቨርሲቲ ላይ ኢምፓክት አለው። እንግዲህ የተወሰኑት ችግሮቹ እነዚህ ናቸው።
0: እንዲያው ባህር ዛፍን ለማስወገድ ለአመታት ጥረቶች ሲደረጉ እናያለን። ሰሞኑንም በብዙ የኢትዮጵያ አካባቢዎች በተለይም ደግሞ በእንጦጦ አሁን አዲስ ፕሮጀክትም እየተከናወነ ባለበት አካባቢ ማለት ነው በጣም ጥረቶች ይደረጋሉ። እንዲያው በጥናትና በምርምር የተደገፈ ነው እንዴት ይገልጹታል? ይሄንን
2: የጎላሌ ቦታኒክ ጋርደን የሚባለው ኦልሬዲ ገንዘብ ተከፍሎ የዛሬ 8-9 ወይ 10 ዓመት አካባቢ ተነቅሎ ጠፍቷል። ያ ቦታ አምሮበታል። ሀገር በቀሎቹ ያለምንም ችግር አብሮ እየበቀሉ አብሮ እየኖሩ ነው። ድሮ የምናቃት ኩልል የምትል ውሃም እየታየች ነው። ይሄ ምንድነው? አሁን አገር በቀሎቹ ስል እንደነ ጥድ እና ሌሎችም የመሳሰሉት እዛ ውስጥ የበቀሉ ነው። ጥድ ከሳር ጋር ችግር የለበትም። ሳር አብሮ ይበቅላል። ሳር ሲበቅል ሶይል ኤንድ ወተር ኮንሰርቬሽን ላይ ጥሩ ኢምፓክት አለው። የሳር ስር አይተ እንደሆን በጣም እጅብ ያለ ነገር ነው። አፈርን ይከላከላል። የባህር ዛፍን ኢምፓክት በትክክል ገልጾታል የጉለሌ ቦታኒክ ጋርደን። ከዛ በፊት አንድ የቅርስ ባላደራ የሚል ንጂዮ ነበረ። እዛው እንጦጦ መሀል አንድ የሆነች ፖኬት ላይ ሞክሮ ተሳክቶለታል።
0: አሁንስ እንደዚህ አሁን በተለያዩ አካባቢዎች ደግሞ እንጦጦ አካባቢ ለምንድን ነው እስካሁንስ ውጤታማ መሆን ያልተቻለው?
2: ቶሎ ሁሉን ነገር አጥፍተን እጃችንን ሰብስበን እንቀመጥ ማለት ትንሽ ያስቸግራል። ገበሬው በፍጥነት ስለሚደርስለት ቶሎ እሱን ተክሎ ሽጦ ወደ ገንዘብ መቀየር ነው የሚፈልገው። አሁን ልክ ኢትዮጵያ ውስጥ ግሪን ሌጋሲ አለ አይደለም? ግሪን ሌጋሲ የተወሰነ ፐርሰንት አገር በቀል ያልሆኑትን ይፈቅዳል። ምክንያቱም ከገበሬ ህይወት ጋር ትንሽ የተያያዘ ስለሆነ ያንን ህይወት ቀስ በቀስ ነው መቀየር የምትችለው እንጂ ኦቨርናይት የሚቀየር ነገር አይደለም። ከዚህ ጋር ተያይዞ ምንድን ነው ባህር ዛፍን ያን የመሰለ ጥቅጥቅ ነገር ነቅሎ ለማጥፋት ብዙ ገንዘብ ይፈልጋል። ብዙ ገንዘብ ስለሚፈልግ ነው ያልተሳካው። ለከተማው ወንዝና ወንዝ ዳርቻ ፕሮጀክት አሁን የእሱ መነቀል በጣም ወሳኝ ነው። ምክንያቱም ውሃ ማምጣት አልተቻለም። ውሃ የሚኖረው ደግሞ ከእንደዚህ አይነት ቦታ ነው። ለዚህ ነው አሁን ባህር ዛፍ ይነቀል የተባለው። እንዲያውም እዚህ እንጦጦ ላይ በአዲሱ ቤተመንግስት አካባቢ ኦልሞስት ክሊር ተደርጓል በአንድ በኩል እና ያው ወጪው ብዙ ነው ለማለት ነው።
0: አሁን ደግሞ አጫጭር ዜናዎች። አሜሪካ በሶማሊያ ለተሰማራው የአፍሪካ ህብረት ሰላም አስከባሪ የምትሰጠውን ድጋፍ ከቀጣዩ የአውሮፓውያን አመት ጀምሮ እንደምታቋርጥ ተዘገበ። በዲሞክራቲክ ሪፐብሊክ ኮንጎ የተከሰከሰውን የኢቦላ ቫይረስ ዝርያ ለማከም ሙከራ መጀመሩን የዓለም ጤና ድርጅት አስታወቀ። አሜሪካዊው እስራኤል ውስጥ ለኢራን በመሰለል ተይዞ ተከሰሰ። ኢየሩሳሌም ውስጥ ተማሪ የሆነው የ21 አመቱ የአይሁድ ዝርያ ያለው አሜሪካዊ ለስለላ ስራው ከኢራን በኩል በክሪፕቶ ካረንሲ ክፍያ እንደሚሰጠው ተገልጿል። ለስድስት ቀናት የሚቆየው የኢራን የቀድሞ ጠቅላይ መሪ የቀብር ስነ ስርዓት ነገ ይጀምራል። በዚህ ወቅት አሜሪካና እስራኤል ጥቃት እንዳይፈጽሙ ኢራን አስጠንቅቃለች። በፈረንሳይ ከፍተኛ ሙቀት ጋር በተያያዘ ከ2000 በላይ ተጨማሪ ሞቶች ተመዘገቡ። በፓሪስ ብቻ የሟቾቹ ቁጥር 62% መጨመሩ ተገልጿል። ዜናዎቹ እነዚህ ናቸው። የአሜሪካና የሳውዲ አረቢያ ግንኙነት ንፋስ እየገባበት ይሆን? ፋሲካው መንበሩ በዚህ ጉዳይ ላይ ዝርዝር አለው።
3: አሜሪካና ሳውዲ አረቢያ ለአስርተ ዓመታት የዘለቀ ግንኙነት አላቸው። ግንኙነታቸው ጦርነቶችን፣ የነዳጅ ቀውሶችን፣ የሽብር ጥቃቶችን፣ የሰብአዊ መብት አለመግባባቶችንና የመሪዎች መለዋወጥን አሳልፏል። አንዳንድ ጊዜ የማይነጣጠሉ አጋሮች ይመስላሉ። በሌላ ጊዜ ደግሞ ግንኙነቱ ሊበጠስ ከቋፍ የሚደርስበት አጋጣሚ ተስተውሏል። የሁለቱ ሀገራት ዘመናዊ ግንኙነት የጀመረው በ1945 ነው። የአሜሪካው ፕሬዝዳንት ፍራንክሊን ሩዝቬልት ከሳውዲው ንጉስ አብዱልአዚዝ ኢብን ሳውድ ጋር ተገናኙ። ስምምነቱ ተፈጸመ። ሳውዲ አረቢያ ነዳጅ ለማቅረብ ተስማማች። በምላሹም አሜሪካ የሳውዲን ደህንነት ለመጠበቅ ፈቀደች። ስምምነቱ ከከፍተኛ ስትራቴጂካዊ ግንኙነቶች መካከል አንዱ ሆነ። ለአስርተ ዓመታት ነዳጅ የግንኙነታቸው ማዕከል ነበር። ሳውዲ አረቢያ የአሜሪካ ዋነኛዋ የነዳጅ አቅራቢ ስትሆን፣ የአሜሪካ ኩባንያዎች ደግሞ በአገሪቱ ከፍተኛ ኢንቨስትመንት አላቸው። ግንኙነቱ በነዳጅ ብቻ አይወሰንም። አሜሪካ ለሳውዲ አረቢያ በቢሊዮን ዶላር የሚያወጣ ወታደራዊ መሳሪያ ትሸጣለች። ሳውዲ በነዳጅ አምራች ሀገራት ኦፔክ ውስጥ ባላት ተጽዕኖ ዓለም አቀፍ የነዳጅ ዋጋን በማረጋጋት ወሳኝ ሚና ትጫወታለች። ሳውዲ ነዳጅ በዶላር ብቻ እንዲሸጥ በማድረግ የአሜሪካ መገበያያ ገንዘብ ዓለም አቀፍ ተቀባይነት እንዲኖረው እያገዘች ነው። ግንኙነታቸው ግን ሁሌም ሰላማዊ ሆኖ አልቀጠለም። የ1973 የነዳጅ ማዕቀብ፣ የመስከረም 11 ጥቃቶች፣ የየመን ጦርነትና የጋዜጠኛ ጀማል ሐሾግጂ ግድያ በአገራቱ ግንኙነት ላይ ከፍተኛ ጫናን ፈጥረዋል። ሪያድ በበኩሏ ዋሽንግተን አስተማማኝ የደህንነት አጋር ሆና ትቀጥላለች ወይ የሚለው ላይ ጥያቄ አንስታለች። አለመግባባቶቹ ግን በአገራቱ መካከል ያለውን ግንኙነት ሙሉ በሙሉ አላቋረጡም። ሁለቱም አገራት ግንኙነታቸው በነዳጅ ላይ ብቻ እንዳይንጠለጠል ጥረት እያደረጉ ነው። ሳውዲ ኢኮኖሚዋን ከነዳጅ ጥገኝነት ለማላቀቅ በቱሪዝም፣ በቴክኖሎጂ፣ በታዳሽ ኃይልና በአርቲፊሻል ኢንተለጀንስ ላይ አተኩራለች። ልዑል መሐመድ ቢን ሳልማን ከአሜሪካ ጋር ያላቸውን ግንኙነት ለማሻሻል በቅርቡ የ600 ቢሊዮን ዶላር ኢንቨስት ለማድረግ ቃል ገብተዋል። 142 ቢሊዮን ዶላር የሚያወጣ የጦር መሳሪያ ግዥ ስምምነት መፈጸሙንም ዋይት ሃውስ አስታውቋል። ከወራት በፊት እስራኤልና አሜሪካ በኢራን ላይ የከፈቱት ጦርነት ግን የሁለቱን አገራት ግንኙነት አቅጣጫ እየቀየረው ነው። አሜሪካ በሳውዲ አረቢያ የሚገኝ ጦሯን ለመቀነስ ወይም የተወሰነው ወታደራዊ ኃይሏን ከሳውዲ አስወጥታ ወደ ሌላ ቦታ ለማዘዋወር እያሰበች ነው። እንደ ዎል ስትሪት ጆርናል ዘገባ ከሆነ እርምጃው በዋሽንግተንና በሪያድ መካከል ያለው ውጥረት ማሳያ ነው። በኢራን ጦርነትና በሆርሙዝ ወሽመጥ በኩል በሚያልፉ መርከቦች ደህንነት ዙሪያ አልተግባቡም ተብሏል። አሜሪካ ወሽመጡ ክፍት ሆኖ እንዲቀጥል ከአካባቢው አገራት በመነሳት በርካታ በረራዎችን አድርጋለች። ይህ ስምሪት ከሳውዲ አረቢያ ያልተጠበቀ መሰናክል እንደገጠመው ዘገባው ያትታል። በስምሪቱ ላይ ሪያድ ከዋሽንግተን ጋር ለመተባበር አልፈቀደችም ተብሏል። ተቃውሞው አሜሪካ ስምሪቷን እንድታቋርጥ እንዳስገደዳት አንድ የአሜሪካ ባለሥልጣን ተናግረዋል። አሜሪካ ወታደራዊ ኃይሏን ከሳውዲ አረቢያ አስወጥታ ወደ እስራኤል ወይም ዮርዳኖስ ለማዘዋወር ማሰቧ እየተነገረ ነው። በጉዳዩ ላይ የመጨረሻ ውሳኔ ላይ ያልተደረሰ ሲሆን አሜሪካ የተለያዩ አማራጮችን እንደምትመለከት ተገልጿል። የአሜሪካ ባለሥልጣናት ስለ ጉዳዩ ማረጋገጫም ሆነ ማስተባበያ አልሰጡም። በዚህ ምክንያትም የሁለቱ አገራት ግንኙነት ወዴት ያመራል የሚለው ጥያቄ በስፋት እየተነሳ ይገኛል።
0: የዓለም ዋንጫ የጥሎ ማለፍ ጨዋታዎች ሲቀጥሉ ትናንት ፖርቹጋልና ስዊዘርላንድ ተጋጣሚዎቻቸውን አሸንፈው ማለፋቸውን አረጋግጠዋል። ዛሬ ደግሞ ግብጽ ከአውስትራሊያ ከደቂቃዎች በኋላ 3 ሰዓት ላይ የምታደርገው ጨዋታ እንዲሁም አርጀንቲና ከኬፕ ቨርዴ ደግሞ ከኩለሊት በኋላ የምታደርገው ጨዋታ ይጠበቃል። አድማጮቻችን ስትከታተሉ የነበረው ቢቢሲ አማርኛን ነበር። አብራችሁን ስለቆያችሁ እናመሰግናለን። የዛሬውን በዚህ አበቃን። ሰኞ ዕለት በሌሎች ዝግጅቶች እስክንገናኝ መልካም ቆይታን ተመኘንላችሁ። ጤና ይስጥልን።
4: ከነጣኔ ሰገንታሌ ቢቢሲ አፋን ኦሮሞት ቢያታም ሰገንታንኩን ኢረዴቢ ተምሳሰከለቲ ገልገለ ሳለማፍን ተማት